0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። አንድ ሙዚቃ እንጋብዛችሁና የተለያዩ ጥንክሮችን እናቀርባለን።

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከመንገደኛው ጋዜጠኛና የኪነ ጥበብ ባለሙያ እንዲሁም አክቲቪስት ከሆነው ጀምበር መንግስቴ ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። እንደምን አለህ ጀምበር?
1: ጤና ይስጥልኝ ሰጠይ ዘመነ፣ እንዲሁም አድማጮቻችንና የፕሮግራማችን ተከታታዮች ሰላም፣ አመሰግናለሁ ሰጠኝ።
0: እናመሰግናለን። እንግዲህ አንተ በየጊዜው ከኛ ጋር ቃለ ምልልስ ታደርጋለህ፣ ለዚህም ከፍ ያለ ምስጋና እናቀርባለን። ያው እንደምታውቀው ራዲዮ ጣቢያችን የተለያዩ ድምጾችን ያሰማል። አንተ ደግሞ በዋናነት ከሚሳተፉ ሰዎች በተለያዩ ማህበራዊ ጉዳዮች፣ ፖለቲካው፣ አርቱ፣ ሁሉም ትሳተፋለህ እና በድጋሚ እናመሰግናለን።
1: እኔም አመሰግናለሁ። እንግዲህ ምንድን ነው እግዚአብሔር የሰጠንን ጸጋና ወላጆቻችን በእንክብካቤ አሳድገው ለዚህ ቁም ነገር ሲያደርሱን እኛም ደግሞ ያለንን የእውቀት አድማስ የቀሰምነውን ለሌላው ለአድማጮች ማሰማትና አንዳንዴም ደግሞ ምሳሌ የምንሆንበትን ደረጃ መግለጹ ለተለያዩ ፍላጎት ላላቸው ማደግ ለሚፈልጉ ሰዎች ሁሉ አንዳንድ ምሳሌና ጥቅም ይሆናል ብዬ ስለማስብ እኔም በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ።
0: እናመሰግናለን በድጋሜ። እንግዲህ ቅዳሜ ነው። ቅዳሜ እስከሆነ ድረስ መዝናኛውን የፈለግነው ፖለቲካውን ሰነበትንበት ወደ መዝናኛው ነው እንድታቀርብልን የምንፈልገው። በዚህ አጋጣሚ ደግሞ ይህን ፕሮግራም ያው ለቅዳሜ ብለን አስቀድመን ነው የምናዘጋጀው። አንተ ሰንበትን ትጠብቃለና ለአድማጮቻችን ግልጽ እንዲሆን ነው። እስኪ እንግዲህ ዘና ፈታ ማለት አለብን በሚለው ነው ትኩረት የምናደርግ። በሕይወታችን ብዙ የሚያዝናናን ነገር አለ። እኔ ከፈረንጆች በጣም መቀናበት ነገር አለ። ለራሳቸው፣ ለልጆቻቸው፣ ለቤተሰቦቻቸው ጊዜ ይሰጣሉ። አንድ ላይ ሆነው የሚያሳልፉበት ብዙ ጊዜ ያላቸውና እኛ ደግሞ እንደዛ ልምድ የለንም። እርግጥ ህብረተሰባችን እርስ በርስ ተባባሪ ነው በደስታ በመከራው፣ ግን ለራስ በቤተሰብ በሚባለው ደረጃ አሁን እየተለመደ መጣ እንጂ በፊት ብዙ አይደለምና ይህን ለማዳበር ምን ማድረግ አለብን ባንተ እይታ?
1: ሰጠኝ፣ በመጀመሪያ ያነሳቸው አበይት ጥያቄዎች በጣም በህይወታችንና በኑሯችን አስፈላጊ ከሚባሉት አንዱ ራስን አዝናንቶ ራስን አስደስቶ ሌላውን ማስደሰት ሲሆን፣ የመጀመሪያው በአንደኛ ደረጃ ደግሞ የምንጠቅሰው ከቤተሰብ ጋር ቤተሰብ ማለት ነፍስ ነው። ቤተሰብ ማለት ህይወት ነው። ቤተሰብ ማለት የልብ ትርታ፣ ቤተሰብ ማለት የኑሯችን ህልውና ከአንድ ላይ በጋራ የምናካሄደው ስለሆን ይህን መጀመሪያ ነው ማጠናከር ማበረታታት ያለብን። ለምሳሌ ቅድም እንዳልከው በፈረንጆች በኩል የተለመደ ነው፣ በእኛ በኩል ግን ያልተለመደ ነው ብለሃል። ትክክል ነው። አሁን ግን ጊዜውንና ወቅቱን እየጠበቅን ስንሄድ ፈረንጆችን ብዙ ልምድ እየወሰድን ምንም ሙሉ በሙሉ ባይሆን ከሞላ ጎደል ወደ እነሱ አብረን እየተቀላቀልን እየሄድን ያለን። ቅድም እንዳልከው በደስታውም ሆነ በመከራው መተባበሩ፣ የመደጋገፉ፣ የመረዳዳቱ እያለ የራስን ማዝናናት እና ወይም ደግሞ ቤተሰብ ማስደሰት ወደ ፖለቲካው አንድ ላይ የመሆኑ ጉዳይ አሁንም ትንሽ ይቀረናል። ነገር ግን እየተስተካከለ እየሄደ ያለ ሁኔታ ነው። ምሳሌ ብንወስድ አሁን በበጋው ወራት ልጆችን ስንመለከት፣ እንደውም በትላንትናው ዕለት ያየሁት ምሳሌ ልጆችን ከአንድ ላይ በሚድራኮ ወይም በመዝናኛ ቦታ የተለያዩ እንደ ፉኛ ወይም እንደ ፕላስቲክ የውሃ ተፋሰስ የተለያዩ መጫወቻዎችን ገንዘብ ያለ ክፍያ አልባ እንደገና ዮጋ ስፖክ ወይም ደግሞ ተደስቶ ማስደሰትን እንደዚህ እንደ አክሮባት የተመሳሰለ እና እዚያ ሳይ በሙሉ ፈረንጆቹ በፔታክቲክቫ ከተማ ሮሆባ ጋና ወይም አጋና ስትሬት አጋና ቀጥተኛ መንገድ በዚህ አካባቢ ሳየው የኛ ልጆች ወይም ከወላጆች ጋር በጣም ደስ የሚል እያሳለፉ አይቻለሁ። ሌላው ደግሞ ወደ ውሃው ደንበር የሄድን እንደሆነ አዎ፣ በተለይ ወላጆች ከሰዓት በኋላ ልጆችን በመያዝ የተለያዩ እንደ ግሊዳ፣ አርቲክ፣ ባምባ ይህን የመሳሰሉ እንደገና ፒዛ በመግዛት ከዚያ ውሃው ዳር ሁነው የሚበሉበት የሚጠጡበት የሚዝናኑበትን ይህን አይቻለሁ። እነዚህ ምሳሌ መውሰድ ያስፈልጋል። ሌላው ይሄ መዝናናት የምንለው ለህይወታችን ብዙውን እንደምታዩ እንኳን በስራና በተለያየ ችግር በማበራው ኑሮ የምንኖረው ነውና ጣይ ሲመታን እንኳን እንዴት እንደሚጨንቀን ያን ጊዜ ከመኪናም ካለነ ማዝጋን ከፍተን እንኳን ያ ማዝጋን እስከሚያቀዘቅዘን ድረስ እንዴት እንደሚያቃጥለን ወይም ደግሞ በግር መንገድ እየሄድን እንዳለን ፀሐይው ሲበላን ወደ ዛፍ ፈልገን ነፋስ እንደምንቀበል ልክ ደግሞ ራስን ማዝናናት ራስን ማስደሰት ራስን ከውጥረት ለቀቅ ማድረግ ልክ እንደዚያ ነው። አሁን ውሃ ጠምቶህ ስትጠጣ እንደሚያረካ ሩወክ ካለ ስትበላ እንደምትጠግብ ሰውነት ሁሉ ዝሎ የነበረው እንደገና ኃይል እንደምትጨምረው አሁንም ፀሐይ ሲመታ ደግሞ ጥላው ስታርፍ ደስ እንደሚልህ ህይወትን ደግሞ ራስን በተለያዩ ስራዎችና ተለያዩ ውጥረቶች ጭንቀቶች ለላይን በመታደርግ ጊዜ ህሊናህን ያድሰዋል እድሜን ያስረዝማል አጠቃላይ የሚሰማ ስሜት በጣም ሌላ ነው ሰጠኝ
0: በጣም እና ስለዚህ እንደዛ እናደርግ ነው ዋናው ቁም ነገራችን እንግዲህ መልካም ነገሮችን መልመድ ጥሩ ነው የትም ቦታ መልካም ነገርን መልመድ ደስ ይላል በዚህ እንቀጥልበት እንግዲህ አንተ ዛሬ ጋበዝነህ መዝናኛውኑ ነገሮችን እንድታቀርብልን ነው እንዳልነው ፖለቲካውን ቆየንበት ሌላውን ነገር ራፉበት ስለተባለ አንዳንድ ጊዜም ኔልችን ነገሮች ተወጣ አድርገህ እንደገና ደግሞ ስታቀርብ ሁድ ሰኞ ምናምን የኔ ፖለቲካውን ጉዳይ ጥሩ ነውና እስኪ እንደበጣቱ ፖለቲካው የበለጠ ይቆይና እንደው መዝናኛውን እስኪ ያቀርብልን
1: እንግዲህ ይገር መሃል ሰጠ በዚህ አጋጣሚ ላበስርልህ የምፈልገው የመጀመሪያ እንግዲርጉ ማለት ነው ልጄ ወይም ልጃችን የነና የባለቤቴ አንድ ላይ ወልደን ያሳደግናት ልጅ በክብር ደረጃ ደፋልን ማክሰኞለት ሰርጓ ነበር በኡላም ወይም ባደራሽ ተዳረችው እና በቀደም የነበረው ደስታ አዚልስ ልነሳና ፊልም ነው የመሰለኝ በቃ በአውሮፕላን ላይ የተንሳፈፍክ ወደታች መሬቱን ስታይው ህልም እንደሚመስል ልክ እንደዚያ ነው መሰለ እና ደስታን መዝናኛን የሚያክል የለም እንዲያውም እዚህ በእውነት ዓለም ነው ደስታ ዓለም ነው ታምር ሚስት አግብቶ መኖር ልጅ ወልዶ መዳር በጣም ያስደስታል ከዚህ መድረሳችን እያመሰገነ እናት አባቶቻችን ተመስገን ይያልነ ቅዱስ ፈጣሪያችን ገንዘብ አለኝ ገንዘብ አጣሁ ብለህ ምን ታማርራለህ ጤና አጣሁስ ብለህ ምን ታማርራለህ አምላክን ለምነው ተስቶ ታገኛለህ ይያልኩኝ በዚህ ልጀምርና እና እናት አባት በጥሩ ሁኔታ አሳድገው ሲያደርሱነ እኛም ደግሞ እዚህ ማይረክስ እንደርስ ይህ ደስታ ለሁሉ እንዲደርስ ምኞቴና ጸሎቴ ነው እና ያው ማገራችን በእንደዚህ በሰርጉ ማይነት ብንቀጥልበት በጣም ደስ ይላል ምን ይላሉ እንደዚህ ድረው ለሲድሩ አለ አይደለ ነረጋያን ቶኔ ያ የተከበረው ሰው ያያን ቶኔ ልጅ መልኩ የሀበሻ ስራው የፈረንጂ ከተወለዱ አይቀር እንዳንተ ነው እንጂ አዝማሪ ደግሞ ሲገጥም አረጋያ አንቶኔ የትላንትናው ተንከር ተንከር አለ ደረሰባቸው ያንተ ያያ አንቶኔ ልጅ የአንተ አባ አንቶኔ ልጅ አንተ የሜቴ ልጅ እንኳን ደስ አለህ በጣም ስትደሰት ልጅህን ድረህ እያለ ይሄ ጀራው ተጋግሮ ዳሱን አለበሰው ጠላው ወርዶ ወርዶ ማቶቱን አራተው ይሄ የጀግናው ገበሬ ልጅ በበሬ ያረሰው እየተባለ የሁሉም ይዘፈንለተይ እንደገና ሱሪው ሞዳ እንግሊዝ በትሩ ከዘራ ልቡ ተንኮል የለው በሰው ግፍ አይሰራ ለስራ ጓዶቹ አልፎ አይሆን ባንጋራ ከፍ እያለ ጌታው ያንተ እንጀራ እየተባለ አዝመራው አዝማሪው ሲዘፍን እንደገና እንኳን አንተንና የምወድህን ታየው ደስ ይለኛል ፎቶግራፍ ከነ ያረባባ ገንዘብ ማንም ይሰጠኛል አንተ ግን ሲመጣ ድርቡን ድርቡን ድርቡን ያምረኛል እንኳን ደሞ ለብሩ ነው ጉድዱ ጉድዱ አባት ይሰጣል ወይ ፈንስ ተቀንዱ ይያሉ የሁሉ ሲሉ ያሁሉ ትያለ በቃ ያገራችን እኮ ሰጠ የሰርጉ በደስታው እንትን ስትል አንደኛ እንደዚህ ዛሬ በአንድ ቀን በኋላም ጨርሰ በበነገታው መበታተን ሳይሆን ሰባት ቀን ነው የሰርጉ ሚሰረግበት።
0: አሁን ያን ዚያ ሀገር ሰባት ቀን እንሰርግ ነው ምትል ቀንሱ ይያልነኛ
1: ሳይሆን በመዝናኛ ደረጃ ለምሳሌ ይውል እንኳን ሌላ በርግጥ አሁን ትንሽ እየተሻሻልነ እየመጣነ አሁን በሰርጉ ስንሄድ ሀፈረንጂ ጋር ሲዳሩ ወይም ደግሞ ወጣቶች ሲዳሩ ምንድን ነው የሚሉ ምጡምጻም ይሉታል። ይሄ እኛ የምንፈልገው 300 ሰው አዝምነናል ወይም 300 ሰው ጠርተናል ከወላሙ የሚመጣ ይሄ ነው። በእናቴ በኩል ያለውን ይሄን ያህል ጥሪ፣ በአባቴ በኩል ያለውን ይሄን ያህል ጥራ፣ በባልየው በኩል ደግሞ ያለው ይሄን ያህል ይጠራል ተብሎ እንግዲህ 75 ሰው በአባቷ ወገን፣ 75 ሰው በእናቷ ወገን፣ በዚያኛው ደግሞ 150 ወገን የሙሽራው ወገን ይዞ መጥቶ በእንደዚህ አይነት እየሆነ ነው። ሌላው ደግሞ አሁን ለምሳሌ እኔ ሰርግ ጋብዤ እንደሆነ ሰጠይ መምጣትና ለመምጣት ግን አረጋግጥ ተብሎ አንዳንድ በአንድ በኩል ጥሩ ሲሆን በሌላ በኩል ደግሞ አፋጦ ጥየቃ እንግዲህ እና አልተለመደ ስለሆነ ትንሽ የዚህ ሁኔታ ሁሉ አለ እና የሙሉ ስታየው በመሰረቱ ስትመለከተው አንደኛ የገንዘብ ቁጠባን፣ በሁለተኛ ደረጃ ደግሞ ያ የመጣው ሰው በስነ ስርዓት መጥቶ በጊዜው በልቶ ጠጥቶ ተደስቶ እንዲሄድ መቀመጫ ቦታ ሁሉ ተደራጅቶ የምታገኝበት ነው። ግን በብዙ አጠቃላይ ስንጠራ ስንት እንደሚመጣ ወይም ያንሳል ወይም ደግሞ ይትረፈረፋል። በሚያንስ ጊዜ አዎ 300 400 ቦታ እንትን ብለህ እንዱ ባነሰው ሁሉ ልትከፍል ነው። ከዚያ ደግሞ ብዙ ከመጣ ደግሞ ተጨማሪ ወንበር ሪዘርቫ ወይም ተጨማሪ እንትን ስትል ያ ተጨማሪ የምትከፍለው ከዚያ ትንሽ ወደድ ይላል። እና ይሄ ሁሉ ጥሩ ነው። ግን አሁን እየገባን ነው
0: ነገሮች እየተለወጡ ነው። እንግዲህ በጊዜ ሂደት ደግሞ የሚለወጡባቸው ነገሮች ይኖራሉ። እንደው ሌላው በመዝናኛ ዘርፍ እንግዲህ ግጥም ማቅረብ በአንድ በኩል ደስታን መግለጫ፣ ጥሩ ነገሮችን መግለጫ ይሆናል፣ ቅድምም እንደሰማ ነው። በሌላ በኩል ሀዘንንም የሚገልጽበታልና እስኪ እንደው ሌላ ማህበራዊ ጉዳዮቻችን፣ ሌሎች ነገሮችን የሚዳስሱ ግጥሞች ካሉ
1: እንግዲህ በእውነት በተለይ ማተኮር የምፈልገው ስለ ልጆች ነው። እኛ ለልጆቹ በአንድ አብረን ተሰራን፣ የምናሳድጋቸው ልጆች ዶክተር ይሆናሉ፣ መሐንዲስ ይሆናሉ። የአባት የእናት ፍቅር እየተቀበሉ እኛ ለልጆች ባንድ ላይ እንስራ፣ እኛ ለወጣቶች ባንድ ላይ እንስራ። ፍሬ የሚያፈሩ ወጣት እንድናፈራ፣ ለወገን አለኝታ ለሀገር ፍቅር። ጨዋታ መልካም ነው ከልጆቹ ጋር። እኛ ትላንትና ልጆች እያለን ከእናት አባቶች ጋር እየተማከርን ተመስገን ጌታዬ ተዚኸው ደረስን። ወላጅን እናክብር ወገንን እንርዳ፣ ወላጅን እናክብር ወገንን እንርዳ። በተባበርነ ጊዜ ችግር ማይጎዳ፣ አንድ ሰው በአገሩ አንድ ሰው በወንዙ ተባብሮ ሲኖር፣ አንድ ሰው በወንዙ አንድ ሰው በአገሩ ተባብሮ ሲኖር፣ እየተዋደደ ደስ ይላል ፍቅር። አምላካችን ቢሆን የሚወደው ነገር ከአንድ ላይ ተባብሮ መኖር ነው በፍቅር። ፍቅር ሲሉት አገር ሲሉት አወይ ደስ ማለቱ፣ ፍቅር ሲሉት አገር ሲሉት አወይ ደስ ማለቱ። በመተባበሩ ደግሞም በአንድነቱ ለሀገሩ ብሎ ቁም ነገር የሰራ፣ ለወገኑ ብሎ ቁም ነገር የሰራ። ዘላለም ይኖራል በታሪክ ሲጠራ ዘላለም ይኖራል በታሪክ ሲጠራ እንተ አባቶቻችን የነበሩበት እንተ አባቶቻችን የነበሩበት በጦር በጎራዴን በለበን ጥይት አገር አስከባሪ ሲመጣ ጠላት ሲመጣ ጠላት ሲመጣ ጠላት ጀግናነን ጀግናነን ያባታችን ወኔ ጀግናነን ጎበዝነን በኻል ጠባቂነን ያገራችን ፍቅር አስከባሪዎችነ እስራኤል አገሬ አንቺ እንደምነሽ እስራኤል አገሬ አንቺ እንደምነሽ ማርና ወተቱ የሚፈስብሽ እስኪያ መጣውና በጀል ጨብጠው የእስራኤልን ጠላት በሽታ ይርገጠው አንቺ ኢየሩሳሌም እንደምን አለሽ አንቺ ኢየሩሳሌም እንደምን አለሽ የዓለም ሕዝብ መጥቶ የሚጎበኝሽ ፈጣሪ አምላካችን ለእኛ የሰጠሽ ፈጣሪ አምላካችን ለእኛ የሰጠሽ እኛም ልጆችነን አንቺም እናት ነሽ ጡትሽን እያጠባሽ አንቺ አሳድገሽ በክኔሬት ውኃ ሽባ አድርጋ ታጥቃ በክኔሬት ውኃ ሽባ አድርጋ ታጥቃ ትመግበናለች እንደናት ተጨንቃ ትመግበናለች እንደናት ተጨንቃ እስራኤል አገሬን ኩሪ ይገባሻል እስራኤልን አገሬን ኩሪ ይገባሻል ጠላትን የሚቋቋም ጀግና ልጅ ወልደሻል የትም ቢሆን የትም ቢመጣ የትም ቢሆን የትም ቢመጣ የእስራኤል ጀግና ለአገሩ ሲሆን የለውም ጣጣ የእስራኤል ጀግና ለአገሩ ሲሆን የለውም ጣጣ አይያልኩኝ እንግዲህ ዜማው የተለያዩ አዜማዎች ሆናሉ እንደው በስፖንታኒ ደረጃ ይመደው ነው እንጂ እኔ ያወጣሁት ዜማ አይደለም ሰጠይ
0: ጥሩ ነው ያዝናናል ቆንጆ ነው ሀገርን ተማሪዎችን ሁሉን ነገር ተመልክተዋል በጣም ጥሩ ነው እንግዲህ መጨረሻ መልእክት ካለህ እሱን በልና እንሰናበት
1: መጨረሻ እንግዲህ መቼም ያው ፖለቲካውን ብዙ እየተነጋገርንበት ነው ግን ፖለቲካ ከዚህም ነካ ከዚያም ነካ የፖለቲካ እንደ ጉንፋን በሽታ ወይም ዶረርሺ በሽታ ነው ጉጆ ሲመጣ አሁን በተለይ በእኛ ማበረሰብ ስንመለከት በፖሊካ በፖለቲካው እንደ ሌላው ቅድም እንዳልነው በደስታና በመከራው እንደምንተባበረው በፖለቲካው የበሰሉ ሰዎችን ካንድ ላይ አራት አመት በሙሉ ተቀምጠን አሁን ሚዜ የመጣ በርበሬ ቀንጥስ ሆኖ እኔም ከመባባል ካንድ ላይ መዋቅር አድርገን አንደኛውን የኛውን መሪ ከዚያ ፈረንጅ እያቀላቀልን ቅድም እንዳልኩት ማባርካት ጻያ እንዳልኩት ተቀላቅለን ብንሄድ የራሳችን የሆነ ፓርቲ አቋቁመን ይህ የራሳችን ፓርቲ ስንል በእኛው በኢትዮጵያዊ መሪ አንድ መሪ መርጠን ከዚያ ግና እያቀላቀልን እስከ 10 እስከ 15 ድረስ መድበን ብንሄድ ቢያንስ ወደ አራት መንዳት ወይም ደግሞ አሁዛ ሀሲማውን የማለፊያውን ቁጥር አግኝተን በፖለቲካው የበለጠ ለማበረሰባችን የምንፈልገውን አጀንዳ አንቀሳቅሰን የምንፈልገውን ውጤት ላይ የምንደርስበት እንችላለን። ነገር ግን ዛሬ ስታዩ ሰጠ እያንዳንዱ በቤተሰብና በእንትን ሆኖ አንዱ ካንዱ ተሸጉጦ አንዱ ካንዱ ፓርቲ ጋር ህዶ ይገባል እድል ያላቸው ይገባሉ እድል የሌላቸው ደግሞ ይቀራሉ ከገቡ በኋላም ደግሞ የራሳቸውን አጀንዳ አውጥተው ማንቀሳቀስ አይችልም። ለምን? አሏቸው የስራ አስኪያጆች የፓርቲው ዋና ሊቀመንበር እሱ እንዳላቸው ነው ማሽከርከር የሚችሉ። ይሄን ይመስላል የሰጠኝ።
0: ጥሩ ነው የአንድነት ብንፈጥር ጥሩ ነገር እናመጣለን ነው። ጥሩ ነው እንግዲህ በዚህ ምርጫ እናያለን ማን እንደሚገቡ። ለማንኛውም ግን ጥሩ ቀን ይሁንልን የማንን ዜማን ጋብዝህ ለዛሬው?
1: እንግዲህ እኔ ከመወዳቸዋሉ ሂሩት በቀለም አለች ጓደኛ ባይኖር የምትለው ይርጋሉ ባለ ደሞ ምን ቢመላመሉ ባየር ላይ ቢበሩ ገበሬው አንተ ነህ ዋልታና ማገሩ ሚለውን ብትጋብዘኝ ደስ ይለኛል።
0: አንዱን እንጋብዛለን እንግዲህ ስቱዲዮአችን ያለውን ሙዚቃ አንዱን እንጋብዛለን። እናመሰግናለን። መልካም ጊዜ። ደናውንልን።
1: አሜን። ደናውንልን። ሰጥ አመሰግናለሁ።

የመቶ ዓመት ቢሆን ወይም የልፍ ዘመን ምንም ማይረሳ ሁሌም ማብሮንም ይሆን ያው ነው ትዝታ ፍጹም ማይለየን በታሪክ ማህደር በድሜ ጎጆ ታቅፈን በፍቅር ጥላቸው ጥንት የፈጸምነውን ዛሬም እናስታውስበት ወደ ኋላ ሄደን ቅኔ ነው ትዝታ ብዙ የሚያሳየን የድሜ ፍርጎን ጉዞ ዝሮ የሚያመለክት እንዲህ ነበር ብሎ ሚናገር ስለ ጥንት ትዝታ ነው እሱ የጥበቦች ጥበብ ታሪክ የሚሰራው ቁጭ ብሎ ከሰው ልብ በህሊና ማህደር በመንፈስ መርቀዝ ፈክቶ ተቀምጦ ላንዴም ሳይደበዝዝ ትዝታ ሕያው ነው ዘላለም የሚኖር ሁሌም እየቃኝ የሕይወትን ጠፈር ትዝታ ትዝታ ትዝታ ንጉሡ ሕይወትን ዳሳሹ በነበር መንፈሱ ትዝታ

የውበት አክሊል የዳሞት ግጥሞች ከሚለው መጽሐፍ የተወሰደ ነው። አመል ማሎ ጸጉር የውበት አክሊል የደም ግባት ቋት ነሽ ፍቅር ጸዳል ዳሌሽን ተተረከዝ ሶስቱ ቅራቱ እንቡት ጽየረዳ ይመስላል ፍካቱ ሰውነቴ ሲርድ አንቺን መመልከቱ መች ይሆን ሚምረኝ ፍቅርሽ ልክፍቱ ዘመን የምሮጥ እንደ ነፋስ ገፋኝ ዛጎላማ አይነሽ በፍቅር ሲገርፈኝ ተበደልኩኝ ብዬ እንዳልውል ከችሎት አይንሽ አይከሰስ አይቀርብ ከዳኛ ፊት አር ጥቁር ዞማ ገመደ ጸጉር ወለላ ከንፈርሽ ሚጥም ከስኳር ከሳው ጋር ቅበሩኝ ስሞት በእግዚአብሔር ፍቅሬ ቃለ ኪዳኔን መሃል ላይን ሰምተሽ ካጎጤዎች መሃል ጉንጭን አንተረሰሽ ይውሰደኝ እንቅልፉ ዘላለም ባክሽ ፍቃዱ እንኳ ሆኖ በሞትም በድንገት ነፍሴን ለመቀበል ሲመጡ መላእክት ፍቅር ዳኝነቱን ከጸብ ሲማገትሽ የግርጌ ማህተም ሊያዩ ሲጠይቁሽ አገሩ ይዞት ጠፋ በያቸው ባክሽ በፍቅር አማልክት በሃያላን ፍጡር አበሳ ስቆጥር በመውደድ ወታደር እኔ ለኔ ብዬ መኖርን ሳልጀምር ጥሩ ቁርስነቱን ተስፋን ሳይ በምድር እንዲህ አርጎኝ ሄደ የዚያች ልጅ ፍቅር ሁሉን አስተካክሎ የሰጣት እንደሷ እንጆሪ ከንፈሯ ጥርስና ምላሷ ከላይ መደረቢያው ከታችም ቀሚሷ ተረከዘ ሎሚ ብርቱካን አጎጤ እኔ ገና ውርጋጥ ሙል ከወጠጤ ፍቅሯ ገሞራ ነው በፍንዳታ ዘመን እንዲሁ ቁጭ ብዬ ሳስብ በሰመመን የቆም እስረኛሽ ነኝ ኮኮብ ገዳይ ጥሎሽ ምንም አይታክተኝ ቡል ስከተልሽ አንቺ በሌክሰስ መኪናሽ መስኮት ዝቅ ባለበት ጸጉርሽ በነፋስ ኃይል እንዲያሲርበተበት ልቤ ተበትኖ እንዳልሞት በድንገት ቅፍ ጭምቅ ጭርንቅ ሳማደርግኝና ውሰደኝ እንቅልፉ አስተኘኝ ጋቢና ከአንቺ ጋር መጓዙ ምቾት አለውና።

ያፈቀሩለት ደራሲ እስክንድር በላይ ዋ የወደዱ ያፈቀሩለት ትንሹ ትልቅ ትልቁ ዘበት አይን አይከደን አፋይላወስ ውሃ ይጠጣ ህላይ ቀመስ እንቅልፍ ባይናይ ዞር ሌቱ አይጋመስ ወይ ዛሬ አያልቅ ወይ ነገ አይደርስ ወይ ቆርጦ አይቆርጥ ወይ የልብ አይደርስ ሲያሰኙ ማንባት ሲያሰኙ ማልቀስ አንዳንዴ ማበዳሊያም መቀወስ መጫወት የለ መሳቅ መደሰት አብሮነት የለ ከሰው መገናኘት ሁሉም አበቃ ነው በቃ ለየለት ሰውን ይወደዱ ያፈቀሩለት ክብራትና ክብራን አድማጮቻችን ባህልና ኪነ ጥበብ ለህብረተሰቡ ለሀገርና ለም የሚያበረክቱትን አስተዋጽኦ እንቃኛለን። በዛሬው ዝግጅታችን የባህላዊና ዘመናዊ ሙዚቃዎችን ታሪክ እንዳሰሳለን እንዲሁም የተለያዩ ጣዕመ ዜማዎችን እናቀርባለን። አንድ ህብረተሰብ ማንነቱን ከሚገልጽባቸው ዘርፎች መካከል ባህል፣ እምነትና ሙዚቃ ዋነኞቹ ናቸው። ያንድን ማህበረሰብ ማንነት ለማወቅም ሶስቱን ነገሮች መመልከት በቂ መረጃን ይሰጣል። በአጠቃላይ የሙዚቃ ታሪክ ከቅድመ ታሪክ ጊዜ ጀምሮ እስከ ዛሬ ድረስ ያለውን የሙዚቃ ታሪካዊ እድገትና መገኘት ይሸፍናል። ምንም እንኳ የሙዚቃ ፍቺዎች በዓለም ላይ በጣም ቢለያዩም ሁሉም የሚታወቁ ባህሎች በውስጡ ይካፈላሉ እና ሙዚቃ እንደ ባህል ሁሉን አቀፍ ተደርጎ ይቆጠራል። የሙዚቃ አመጣጥ በጣም አከራካሪ ሆኖ ቆይቷል። ተንታኞች ብዙውን ጊዜ ከቋንቋ አመጣጥ ጋር ያዛምዱታል። ሙዚቃው ከቋንቋ ጋር ይነሳ በሚለው ዙሪያ ብዙ አለመግባባቶች አሉ። ሌሎች ብዙ ንድፈ ሐሳቦችም አሉ። ከተለያዩ ትምህርት ዘርፎች በተወጣጡ ምሁራን ቀርበው አንዳቸውም ሰፊ ይሁንታ ባገኙም በአብዛኛው ባህሎች የሙዚቃ መፈልሰፍን በሚመለከት የራሳቸው ተረት መነሻዎች አሏቸው። በአጠቃላይ በየራሳቸው አፈታሪክ ሃይማኖታዊ ወይም ፍልስፍናዊ እምነት የሚሄዱ ናቸው። አንዳንድ መረጃዎች እንደሚያመለክቱት ሙዚቃ በተወሰነ ደረጃ እንደ ጂያ ስርወ መንግስትና በኢንደስ ሸለቆ ይኖሩ በነበሩ ማህበረሰቦች ውስጥ ይኖር ነበር። የጥንት ሙዚቃ በቻይና፣ ግብጽ፣ ግሪክ፣ ህንድ፣ ፋርስ፣ ሜሶፖታሚያና መካከለኛው ምስራቅ ማህበረሰብ ውስጥ ነበር። ለጥንታዊ ሙዚቃ ብዙ ማጠቃለያዎችን ማድረግ ከባድ ነው። በጥንታዊ የዘፈን ቅርጾች ግጥሞቹ ከሙዚቃ ጋር በቅርበት የተሳሰሩ ነበሩ። ውሎ አድሮ በባህሎች መካከል ያለው ግንኙነት እየጨመረ መምጣቱ የሙዚቃ ሐሳቦችን፣ ልምዶችንና መሳሪያዎችን እንዲተላለፉና እንዲለዋወጡ አድርጓል። ከታሪክ አኳያ ሃይማኖቶች ብዙውን ጊዜ ለሙዚቃ ማበረታቻዎች ሆነዋል። የሂንዱዝም ቬዳዎች በህንድ ክላሲካል ሙዚቃ ላይ ከፍተኛ ተጽዕኖ አሳድረዋል። አምስቱ የኮንፊሽያኒዝም ክላሲካሎች ለቀጣይ ቻይና ሙዚቃ መሰረት ጥለዋል። በስድስተኛው መቶ ክፍለ ዘመን የእስልምናን ፈጣን መስፋፋት ተከትሎ እስላማዊ ሙዚቃዎች ፋርስንና የአረብ ሀገራትን ተቆጣጥረውታል። የእስልምና ወርቃማው ዘመን በርካታ ጠቃሚ የሙዚቃ ግኝቶችን አምጥቷል። በጥንቷ የክርስቲያን ቤተ ክርስቲያን የተጻፈ ሙዚቃ የምዕራባውያንን ክላሲካል ሙዚቃ ወጋ ሳይቷል። የይሁዳውያንም ታሪክ እንዲሁ ነው። ወደ መካከለኛው ዘመን ሙዚቃ ስናልፍ የብዙ ዘመናዊ መሳሪያዎች ጅማሮ ታይቶበታል። የህብረተሰብ ሙዚቃ በሁሉም የባህሉ ዘርፎች ማለትም ማህበራዊና ኢኮኖሚያዊ አደረጃጀትና ልምድ፣ የአየር ንብረትና የቴክኖሎጂ ተደራሽነት ተጽዕኖ ያሳድራል። ብዙ ባህሎች ሙዚቃን ከሌሎች የኪነ ጥበብ አይነቶች ጋር ያዛምዱታል። ሙዚቃ የሚገልጸው ስሜትና ሐሳብ፣ ሙዚቃ የሚጫወትበትና የሚደመጥበት ሁኔታ፣ ለሙዚቀኞችና ለአቀናባሪዎች ያለው አመለካከት በክልሎችና ወቅቶች ይለያያል። ብዙ ባህሎች ስነ ጥበባዊ ሙዚቃ፣ የህዝብ ዜማዎችና የራሳቸውን መለያ አላቸው። የተከበራችሁ አድማጮቻችን፣ ከዚህ ቀጥለን በባህላዊ ዜማዎቿ የምትታወቀውን የገነት ማስረሻን አንድ ቅኔ አዘል ዜማ እንጋብዛችኋለን። ቆይታችሁ አብሮን እንዲሆን እንጋብዛለን።

አድማጮቻችን ከዜማው ተመልሰናል። አሁን ደግሞ የእስራኤልን ሙዚቃ ታሪክ ባጭሩ እንዳሰሳለን። የኢብራይስት ሙዚቃ ዘመር ኤቭሪ የሚለውን ቃል የሚያመለክት ሲሆን በኢብራይስት የተጻፉትን የዝማሪዎች ወይም የዘፈን ስብስብ ይመለከታል። አንዳንዶቹ ይህንን ፍቺ ሽሬ ኤሬጽ እስራኤል ወይም እስራኤል ሀገር ሙዚቃ ይሉታል። አንዳንዶቹ ደግሞ ሽሬ ሙሌዴት ወይም ሀገር ቤት ዜማዎች ብለው ይጠሩታል። እስራኤል ሙዚቃ ሀገሪቱ ነጻነቷን ለማስከበር ጥረት ባደረገችበት ጊዜና በሰፈራ መንደሮች እንዲሁም ቀበሌዎች ምስረታ ወቅት ይበልጥ እንዳደገ ይነገራል። የእስራኤል ሙዚቃ በመከላከያ ሰራዊቱ ውስጥ በመግባት ለሀገር ዳር ድንበር መከበር ለሚታገሉ ወታደሮች ሞራል በመስጠት ትልቅ አስተዋጽኦ አበርክቷል። የእስራኤል ሙዚቃ በ1950ዎቹ እና 1960ዎቹ ውስጥ መንግስት በተመሰረተ በመጀመሪያዎቹ አመታት ተወዳጅነቱ ይበልጥ ጨምሯል። የሙዚቃው ይዘት ይበልጥ የጽዮናውያን ተስፋዎችንና የጽዮናውያንን ህልሞችን የሚዳስስ ሲሆን ቤታቸውን ለመገንባትና የትውልድ ሀገራቸውን ለመጠበቅ ያሰቡትን ይሁዳውያን ወጣቶችን ህይወት አወድሷል። ከነዚህ የአርበኝነት መዝሙሮች መካከል ብዙዎቹ የእስራኤል ጦርነቶችን የሚዳስሱ ሲሆን በወታደሮች መካከል ያለውን ጓደኝነትና በጦርነቱ ወቅት ስለ ሞትና ሀዘን እንዲሁም ጀግንነት ይናገሩ ነበር። አድማጮቻችን ቀጥለን ኢየሩሳሌም ሸል ዛሃብ የተሰኘውን የኦፍራ ሀዛ ዜማን እንጋብዛችኋለን።

ከዜማው ተመልሰናል። አሁን ዘመናዊ ሙዚቃን እንዳስሳለን። በሙዚቃ ታሪክ ውስጥ ዘመናዊነት በሃያኛው ክፍለ ዘመን መባቻ አካባቢ እንደተፈጠረና የሙዚቃ ቋንቋ የለውጥና የድገት ጊዜን መሰረት ያደረገ የውበት አቋም እንደያዘ የታሪክ ድርሳናት ያስረዳሉ። የቆዩ ባህላዊ የሙዚቃ ምድቦችን የሚፈታተኑና እንደገና የሚተረጎሙበት የተለያዩ ምላሾች አዳዲስ ያደረጃጀት መንገዶችን ያስከተሉ ፈጠራዎች ወቅት ነው የዘመናዊ ሙዚቃ ጊዜ። ዘመናዊ ሙዚቃ መሳሪያዎቹ የዜማ፣ የግጥም፣ የምትና ሙዚቃዊ ውበት አቀራረብ ካለምይታዎች ለውጦች ጋር በወቅቱ የተዛመዱና ከነበረው ትልቁ የዘመናዊነት ጊዜ ጋር በተጣጣመ መልኩ የቀረቡ ናቸው። ከዘመናዊ ሙዚቃ

የተከበራችሁ አድማጮቻችን ከዜማው ተመልሰናል። ሙዚቃ ባህላዊ የሚሆን ዘመናዊ አንድን ማህበረሰብ እንደሚፈልገው በማገልገል ትልቅ አስተዋጽኦ ያበረክታል። ሙዚቃ በደስታም ሆነ ሀዘን ውስጥ ሆነን የተለያዩ ስሜቶችን የምንገልጽበት ትልቅ የኪነ ጥበብ ዘርፍ ነው። በተለይ በአሁኑ ወቅት ከኢንተርኔት አቅርቦት መስፋፋት ጋር በተያያዘ የሙዚቃ ተደራሽነት በጣም እየሰፋ ሄዷል። ምንም እንኳን የፈጠራ ባለቤቶችን መብቶች የመጣስና በዘርፉ ያሉ ሰዎችን ጥቅም ቢጎዳም ህብረተሰቡ ሙዚቃዎችን በቀላሉ እንዲያገኝ እድል ተመቻችቶለታል። ሙዚቃ ዘርፈ ጥቅም ይሰጣል። ለምሳሌ ስሜትን ያሻሽላል። ጥናቶች እንደሚያሳዩት ሙዚቃን ማዳመጥ አጠቃላይ ደህንነትን እንደሚጠቅም፣ ስሜቶችን ለመቆጣጠርና በዕለት ከዕለት ህይወት ውስጥ ደስታንና መዝናናትን ለማግኘት ይረዳል። ሙዚቃ ጭንቀትን ይቀንሳል። አዝናኝ ሙዚቃን ማዳመጥ አእምሮን ፈታ በማድረግ ጭንቀትን ይቀንሳል። ጥናቶች እንደሚጠቁሙት ሙዚቃን ማዳመጥ ከመደበኛ እንክብካቤ ጋር ተዳምሮ ጭንቀትን ይቀንሳል። ሙዚቃ የአካል ብቃት እንቅስቃሴን ያሻሽላል። ጥናቶች እንደሚያሳዩት ሙዚቃ የኤሮቢክ የአካል ብቃት እንቅስቃሴን እንደሚያሳድግ፣ አእምሮአዊና አካላዊ ማነቃቂያዎችን እንደሚያሳድግና አጠቃላይ አፈጻጸምን እንደሚጨምር ይነገራል። ሙዚቃ የማስታወስ ችሎታን ያሻሽላል። ጥናቶች እንደሚያሳዩት ሪትምና ዜማ የሚደጋግሙ አካላት አእምሮአቸው የማስታወስ ችሎታን የሚያጎለብትበት ዘይቤዎች እንዲፈጥር ይረዳል። ከስትሮክ የዳኑ ሰዎች ላይ በተደረገ ጥናት ሙዚቃን ማዳመጥ የበለጠ የቃል ትውስታን፣ ግራ መጋባትን

እና የተሻለ ትኩረትን እንዲለማመዱ ረድቷቸዋል። ሙዚቃ ህመምን ያስታግሳል። ከቀዶ ህክምና ህመም በማገገም ላይ ባሉ ሰዎች በተደረጉ ጥናቶች ከቀዶ ጥገናው በፊት በነበሩበት ወይም ከቀዶ ጥገናው በኋላ ሙዚቃን የሚያዳምጡ ሰዎችን የእንክብካቤ አካል ሆነው ሙዚቃን ከማዳምጡ ታካሚዎች ጋር ሲነጻጸሩ ትንሽ ህመምና አጠቃላይ እርካታ ነበራቸው። ሙዚቃ ያጽናናል። የሙዚቃ ቴራፒ እንዲሁ መግባባትን መቋቋምንና እንደ ፍርሃት ብቸኝነትና ንዴት ያሉ ስሜቶችን በመግለጽ በከባድ ህመም ላይ ያሉ ሰዎችን ለመርዳት ጥቅም ላይ ውሏል። ሙዚቃ ግንዛቤን ያሻሽላል። ሙዚቃን ማዳመጥ የማስታወስ ችግር ወይም የአልዛይመር በሽታ ያለባቸው ሰዎችን ትውስታዎች ያጎለብታል። አልፎ ተርፎም አንዳንድ የአእምሮ ችሎታዎች እንዲቆዩ ይረዳቸዋል። እንዲሁም ኦቲዝም ያለባቸውን ልጆች ይረዳል። ሙዚቃ ሰዎችን አንድ ለማድረግ ኃይለኛ መንገድ ሆኖ ታይቷል። ለወታደሮች የሞራል ግንባታ ይፈጥራል። የተቃውሞ ዘፈኖች በሰልፎች ወቅት የጋራ አላማ ስሜትን ይፈጥራሉ። መዝሙሮች በአምልኮ ቤቶች ውስጥ የቡድን ማንነት ይገነባሉ። የፍቅር ዘፈኖች በትዳር ጓደኛሞችና ፍቅረኛሞች መካከል ትስስርን ለመፍጠር ይረዳሉ ይላሉ ምሁራን።

የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። ፕሮግራሙን አዘጋጅ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ሳምንት በሌላ ፕሮግራም እንገናኛለን። በተረፈ በጀመርነው የኤፍሬም ታምሩ ዜማ እንሰናበታለን። እስከ ሳምንት ቸር እንሰንብት።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ሰላም ተናስተልን የተከበራችሁ አድማጮቻችን መልካም ለተሰንበት ይሁንላችሁ። ያን ስርጭታችን ነው ጀምረናል። ከዛ በፊት ግን ዛሬ ለቱ እንደ ብራን ዘመን አቆጣጠር አይዮም ዮም ሻባት ዩድኬት በ አፍ ሄይ ታፍሽን በይባብ እንደ አውሮፓ ዘመን አቆጣጠር ኦገስት 1 2026 እንደ ኢትዮጵያ ዘመን አቆጣጠር ሐምሌ 5 2018 ነው። የቴክኒክ ባለሙያችን ሞሼ ምሽኮቪች ስቱዲዮ ተረኛ አይቸው ባይንን እንደተለመደው ስርጭታችን እስከ ቀኑ 2 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ወቅቱን የተመለከተ ዜና ትንታኔና ሳምንታዊ ፕሮግራም ይኖረናል። ሰዓቱን እንዳበቃን የስልክ ውይይትም ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን። ያን አሁን ወደ ዜናው ስዳችኋለሁ። በቅድሚያም አርስተ ዜና። በእስራኤልና በሐማስ በተደረሰው የተኩስ አቁም ስምምነት ምክንያት ወደ ሁለተኛው ዙር ለመሸጋገር ተዘጋጅተናል ብሎ ተነገረም። በፋርስ ባህረ ሰላጤ ውጥረቱ እንደቀጠለ ነው። አክራሪ ሃይማኖተኞች በኢየሩሳሌም ሰላማዊ ሰልፍ እያደረጉ ነው። በዩክሬንና በሩሲያ መካከል የሚደረገው ጦርነትም እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። በእስራኤልና ከሐማስ ጋር በተደረሰው ስምምነት ምክንያት ሁለተኛው ዙር በቅርቡ ይጀመራል ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ እንዳሉትም ሁለተኛው ስምምነት በቅርቡ እውን እንዲሆን ለሰላም ኮሚቴ ተግባራዊ የሚሆንበትን በአጭር ጊዜ ውስጥ እንዲሆን መመሪያ አስተላልፈዋል ሲሉ ተናገሩ። ሁለተኛው ዙር ስምምነትም ሐማስ መሳሪያውን ይፈታል፣ እስራኤልም ጦሯን ከጋዛ ታስወጣለች የሚል ስምምነት እንዳለ የሚታወስ ነው። ይህ በዚህ እንዳለ የቀድሞው ተጠባባቂ ወታደር መጀር ጄኔራል አሙስ ጊላድ እንደተናገሩትም ጠቅላይ ሚኒስትር ቢንያሚን ናታንያሁ ጥቅም 7 2023 ሐማስ ካደረሰብን ክስተት ወዲህ የተናገሩት ሐና ሐማስን አሸንፈናል፣ አጥፍተናል፣ አንኮታክተናል ብለው ነበር። ነገር ግን ይሄው ሐማስ በአዛ እንደ ወይራ ዛፍ ተተክሎ ይገኛል። ይህ የሚያሳየው ደግሞ ጠቅላይ ሚኒስትሩ ቢንያሚን ናታንያሁ እስካሁን የሸጡልን ፕሮፓጋንዳ ሐሰት መሆኑን ያሳውቃል። እንዳውም ፕሬዚዳንት ዶናልድ ትራምፕ የሚያሽከረክራቸው ጠቅላይ ሚኒስትር ናቸው ሲሉ ተናግረዋል። በዚህ እንዳለም ሐማስ አሁንም በበለጠ በይዞት በሚቆጣጠር ቦታው ኃይሉን እያጠናከረና በወታደርና ሰላማዊ ህዝብንም እያስተዳደረ ይገኛል። እንዴት ነው እኛ ስም ብለን ይሄን ክስተት የምንመለከተው? ፕሬዚዳንት ትራምፕ እንደሆን የሚፈልጉት የራሳቸውን ድል መቀናጀት እንጂ ስለሌላ ሀገር ደንታ ማይሰጣቸውም ሲሉ በዛሬ ሁለት ረሸት ቤት ጋር በነበራቸው ቃለ ምልልስ ጄኔራሉ ይሄን ተናግረዋል። ብዛት ያላቸው አክራሪ ሃይማኖተኞች ኢየሩሳሌም በአንድ ቡና ቤት አጠገብ በሰላማዊ ሰልፍ እያደረጉ ይገኛል። ነኚህ ብዛት ያላቸው አክራሪ ሃይማኖተኞች በዛሬው ዕለት በዕለተ ሰንበት በሚሰራ ቡና ቤት ሂደው ሻባስ ሻባስ እያሉ ተጋባዦችን የቦታው ተጋባዦች የሚስተነገዱትን እየረበሹ ነው ተብሏል። የቡና ቤቱ ባለቤትም ለቃል አቀባያችን ቬሬድ እንዳስታወቃትም እነኚህ አክራሪ ሃይማኖተኞች ከቡና ቤቱ ፊት ለፊት በመቆም ሻባስ እያሉ በመጮህ ተመስተንግዶ የሚቀበሉትን እየረበሹ ነው። በአንዳንዶቹ ጋርም ጭቅጭቅ ተፈጥሯል። ምንም እንኳ ፖሊስ በቦታው ቢገኝም ኃይሉ ያን ያክል ነው። አንዳንድ አክራሪ ሃይማኖተኞችም ከፖሊስ ጋርም አምባጓሮ ለመቀስቀስ ሞክሯል ብሏል። በቦታው አሁን ያለውም ረብሻ እንደተቀሰቀሰ የቡና ቤቱ ባለቤት አስታውቋል። በፋርስ ባህረ ሰላጤው ያለው ውጥረት አሁንም እንደቀጠለ ነው። በኩዌት ኢራን ሰው አልባ አውሮፕላኖችን ወደ ኩዌት ማስወንጨፏን ቀጥላለች። የሀገሪቱ የውጭ ጉዳይ ሚኒስትርም እንደተናገሩትም የሀገሪቱ ሰሜናዊ ክፍል በመንግስት መስሪያ ቤቶችና ተቋሞች ላይም ጥቃት እንደደረሰ ገልጸዋል። ሌሊት ላይም ኢራን መዛቷን ቀጥላለች። ያለውን አካባቢውንም መምታት የሚችል አቅም እንዳላት አስታውቃለች። በተለይ አሜሪካ የምትንቀሳቀስባቸው የሀገራትን በሙሉ በፋርስ ባህረ ሰላጤ አካባቢ ማጥቃት እንደምትችልና አሜሪካ መልስ አጥፊ ታደርጋለች ካለች የሆርሙዝን መተላለፊያ ባህር ወሽመጥ ሙሉ በሙሉ ጸጥ ርጭ አድርጓለሁ ስትል ኢራን አሁንም ጨምራ ዝታለች። አሜሪካ በምትወስደው እርምጃም ሆርሙዝ አካባቢ እንደቀጠለን ሲል ይደረሰን ዜና ለማወቅ ችለናል። በሩሲያና በዩክሬን የሚካሄደው ጦርነት እንደቀጠለ ነው። ሩሲያ ወደ ዩክሬን ዋና ከተማ ኬቭ ላይ 27 ሚሳኤሎችን አስወንጭፋለች። አንድ ጊዜ ብቻ ዩክሬን ለማክሸፍ ሞክራለች። 35 ሚሳኤሎችን 185 ሰው አልባ አጥፍቶ ጠፊ ድሮኖችንም ማስወንጭፋ ተገልጿል። ፕሬዚዳንት ዘለንስኪ እንደተናገሩትም ጸረ ሚሳኤል እጥረት ስላላቸው ማስወንጨፊያም ስለሌላቸው ይህን አንድ ጊዜ ብቻ ሙከራ ማድረጋቸው ተገልጿል። በዚህም ጥቃት 9 ንጹሃን ዜጎች ሲገደሉ 28 የሚሆኑ ቆስለዋል። ከነዚህ ውስጥም 4 ህፃናቶች መሆናቸውን ፕሬዚዳንት ዘለንስኪ ገልጸዋል። የልማኑ ፕሬዚዳንት ጆሴፍ ኡን በድጋሜ ሂዝቡላን አስጠነቀቁ። ፕሬዚዳንት በሊባኖስ ውስጥ መሳሪያ መያዝ የሚችለው አንድ የሊባኖስ ጦር ኃይል ብቻ ነው ሲሉ ደግመው ተናግረዋል። የሊባኖስ መከላከያ አመታዊ በዓል እያከበረ በሚገኝበት ቦታ ይህን ንግግር አሰምተዋል። ፕሬዚዳንቱም በደቡብ ሊባኖስን አስመልክቶ ሲናገሩ የእስራኤል መከላከያ ኃይል የተቆጣጠረውን የደቡብ ሊባኖስ ወጦ ለቆ በሚወጣበት ሰዓት ጦራቸው በቦታው በመተካት አካባቢውና ደንበሩን ያስጠብቃል። ይህም ለዓለም ሁሉ ሊባኖስ የራሷ የሆነ ጦር እንዳላትና ደንበሯን ማስከበርና መቆጣጠር ስርዓት ማምጣት እንደምትችል ያሳያል ብለዋል። ቃል አቀባያችን ኬሬን አሮኒ እንዳደረሰን በሚቀጥለው ሳምንት ቀጣይ በሊባኖስና በእስራኤል መካከል የሚደረገው የሰላም ድርድር ይቀጥላል። ይህም ሮም ውስጥ ሲሆን ለሶስት ቀናት ያህል ይቀጥላል የሚል ፕሮግራም እንደተያዘ ተገልጿል። አንድ ስደተኞች ስትሄድበት የነበረችው ጀልባ ባደረሰባት አደጋ 67 ስደተኞች በባህር ሰምጠው መሞታቸው ተገለጸ። ይችም ወደ ስፔን በመጓዝ ላይ እያለች በደረሰው አደጋ እነኚህ ሰዎች ሲሞቱ በመርከቡ አደጋ በደረሰው አደጋ ላይም ከፍተኛ ጉዳት እንደደረሰ ተገልጿል። ሰሞኑ ከፊሎቹም ከባህሩ በመዝለል ዋኝተው ለማምለጥ ሲሞክሩም እዛው ሰምጠው እንደሞቱ በደረሰን ዜና ለማወቅ ተችሏል። ንብሳቸውን ይማር ያሳዝናል። በመጨረሻም የአየር ጸባይ ሁኔታ፣ የሙቀቱ መጠን እጅግ በጣም ከባድ ነው። ሙቀታማ ነው ሙሉ በሙሉ በሀገሪቱ ባለው ደረጃ እስከሚሆን ድረስ ነው። የሙቀቱ መጠን በዲግሪ ሴንቲግሬድ ዛሬ ኢየሩሳሌምና አካባቢዋ 34 ዲግሪ ሴንቲግሬድ፣ ተላቪና አካባቢዋ 32፣ ሃይፋና አካባቢዋ 32፣ ቤርሸባና አካባቢዋ 37፣ ኢላት እና አካባቢዋ 39 ዲግሪ ሴንቲግሬድ ነው ይላሉ የዘርፉ ባለሙያዎች። ክብራትና ክብራን አድማጮቻችን፣ የሰዓቱ ዜና እስካሁኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። መስመር ላይ ጋዜጠኛ ጥላሁን መልክ ይገኛል። ጥላሁን እንዴት ነህ?
1: መልካም ሰንበት አይቼው እንደን ቀድሜ።
0: መልካም ሰንበት ይሁንልን። እኔ ደህና ነኝ እግዚአብሔር ይመስገን። አንተ እንዴት ነው?
1: እግዚአብሔር ይመስገን። ከሙቀቱ ውጪ ሙቀቱ ትንሽ ያስፈራርተውናል። ደግነቱ እስካሁን ይሄን ያህል እንዴት ነው የቆየ ሊከብድ ይችላል። ከወዲሁ ግን
0: በጣም ሙቀት አለ። አዎ ሙቀት አለ። ሙቀቱ በጣም ኃይለኛ ነው። ሰሞኑን ስንናገር የቆየ ነው በእውነት እንት ማለት አለበት።
1: እውነት ነው። ግን ሙቀቱን ይያል ነው ለአሁን መግቢያ ላይ ያስ መተላለፊያ ላይ ያስቀመጥከው ሙዚቃ ዘክሪ ዘክሪ ባንድ ኦፍ አይቸ አንድ አጋጣሚ ላይ ከአማርኛ ባልተና ካፌ መፍጫ ቋንቋ አማርኛ ባልተናነሰ የትግርኛ ቋንቋ እንደሚመቸ ነግረህ ነው። ምንም እንኳን ሙሉ በሙሉ የሚባለው አሁን አርቲስቱ ዘፋኙ ማለት ነው የሚለው ነገር ባይረዳኝም፣ ግን እንዴት ነው ከአማርኛ ባልተናነሰ ነው ወዛወዘውና ስሜቴ ቆንጆ ልፈልገ ነው ትርጉም አንተ መትርጉም ይችላል ምን ማለት ነው? ዘምሪ ዘምሪ ይላል።
0: ምን አለ መሰለ በእውነት ይሄ ድምጻዊ ታረቀኝ ገብረ ህይወት ታዋቂ ኤርትራዊ ዘፋኝ ነው። ያው አሁን ኤርትራዊ ይባላል እንጂ ድሮ በድሮ ጊዜ ሁላችን አንድ ኢትዮጵያ በነበረችበት ዘመን የነበረ ትልቅ አርቲስት ነው። የዘፈን ደራሲም ነው። በ80ዎቹ እና በ90ዎቹ መጨረሻ ላይ በተለይም በትግርኛው ሙዚቃ ውስጥ በጣም ታዋቂ የሆነበትና የፍቅር የሀገር ፍቅርና ህይወትን ትዝታን የሚያንጸባርቁ ዘፈኖችን በብዙ ተጫውቷል። ይወደዱለታል ዜማው እና እኛም በልጅነት ጊዜያችን እኔም ራሴም በደንብ የማስታውሰው ስራዎች ያሉት ነው። እንደ ብዙ ኤርትራን ሙዚቃ አድናቂዎቹ ደግሞ እንግዲህ እንደሚባለው ከሆነ አብዛኛዎቹ እንደሚሉት የምንድን ነው እንደውም ከኢትዮጵያ ተባሮ እንደሄደ በፖለቲካ ምክንያት ከኢትዮጵያ ተባሮ እንደሄደ የሚናገሩም አሉ። በሱ በድምፃዊ ውስጥ ግን በዚህ ጉዳይ ምንም የተነገረ ነገር የለም። ያው እንግዲህ በልጅነቱ ነበር በጦርነት ወቅት በቦምብ ጥቃት የተነሳ አይኑን አጥቷል። በኋላም ወደ አሜሪካ ወደ ሚኒሶታ ተዛብሮ የሙዚቃ ስራውንም በደንብ የሰራ ይህ ደግሞ በጣም በእውነት ተወዳጅነት ያለው ትልቅ ድምፃዊ ነው። በእውነት የጦርነት ክፋት እንግዲህ እስከዚህ ድረስ ነው ኢትዮጵያን እንደዛ ኢትዮጵያ ከኤርትራ ጋር በተገነጠለችበት ሰዓት ብዙ ኤርትራውያን ተወላጆች ወደ ኢትዮጵያ ወደ ኤርትራ እንደተባረሩ ከኤርትራ የነበሩ ኢትዮጵያኖች ወይም የተመላለሱበት የቅርብ ቀን ትዝታችን ነው። ይሄንና ጦርነት ምን ያህል አስከፊ እንደሆነ እንዴት ባለ ሁኔታ ሰው እንደሚለያይ እንደዚህ አይነት ሁኔታ የሚመድሎ የሚጣበት እንደዚህ አንተ እንዲህ እየተባለ በእውነት በአንድ ላይ ተሆኖ በአንድ እያለን ከአገርም አልፎ ከራስም አልፎ ለአገርም ለዓለምም ስንት መጥቀም ሲቻል በማይሆን በተወሰኑ ፖለቲከኞች ምክንያት ያው ጦርነት አስከፊነቱ እዚህ ድረስ ነው። ጥላሁን
1: እኔ በግሌ እንዳልኩ ቋንቋውን ሙሉ በሙሉ የመረዳት አጠቃላይ ማለት ይቻላል ባልችልም አሁን እንዴት ነው ከዚህ መማረውን የበግል ላይ ይችላል። እንደዚህ አይነቱን ፈጠራ ስራዎችን ለፍቅር ለሀገር ፍቅር የሚዘመሩ ዝማሪዎችን ለመረዳት ግድ ይላል ማለት ነው። ቋንቋውን ማወቅ ቋንቋውን መረዳትና መማር ግድ ይላል ነው። እንግዲህ በቀጣይ እንዳዳምጠው እንግዲህ ያጋበዝከኝ ነው።
0: በጣም በእውነት በጣም ተወዳጅ ድምፃዊ ነው ታረቀኝ ገብረ ህይወት ነው። እስኪ በጦርነት ነው ይሄ ጦርነት ብለን የጀመረው እንግዲህ በጦርነት መሆን ስንመጣም በእውነት በተለይ ሩሲያ እና ዩክሬን ስንት ዓመት ሆናቸው ማለት ነው ጦርነት ከገጠሙ?
1: እንግዲህ 4 ዓመት እያለፉ ነው። የሚገርም ነው።
0: ያሰበው ሰው ነበር ይህን ሩሲያ ዩክሬንን እውጣት አለው በ24 ሰዓት ባልሞላ ጊዜ ውስጥ ድምጥማጥ አጠፋለሁ ብላ ዛሬ እንደው ወደ 4 ዓመት በላይ እንግዲህ ተመልከት ይህ ጦርነት
1: እውነት ነው። ይቸው እንዳልከው ሲጀምር ጦርነቱ ያው የሩሲያን ሀያልነትና የዩክሬን ደግሞ ከሀይሏና ከአጠቃላይ ግንዛቤ በዚህ ጦርነት የሩሲያው ቭላዲሚር ፑቲንም እንደተናገሩት በተወሰኑ ቀናት በተወሰኑ ሰዓታት የሩሲያን ይቅርታ ዩክሬንን የምለውን ነገር ካልተቀበለች እቆጣጠር አጠቃላይ በቃ በቁጥር ስራ አድርጋለሁ ሲሉ እንግዲህ የተጀመረው ጦርነት ነው። 4ኛ ዓመቱን አልፈዋል። የሚገርም ነው እንግዲህ በሁለቱ በኩል ጦርነት ሲባል ቅድም አንተ ያልከው ነገር አለ ከዜማው ጋር አያይዘህ ጦርነት ጉዳት እንጂ ምንም የሚያመጣው ነገር አይደለም። በእርግጥ በጦርነት አንዱ ኃይሉን ወይም የበላይነቱን የሚያሳይበት ሁኔታ በአብዛኛው ደግሞ ይሄ ባለንበት አንደኛው ክፍለ ዘመን ጦርነት ላይ ያው ጉዳት እንጂ ተጠቃሚ እንኳን የለም። ምክንያቱም ባቋራጫው በትርት በእንደዚህ አይነት ተናቀቃልና ለማንኛውም በዚህ አራት አመት ጦርነት አይቸው የደረሰውን በኢኮኖሚ ላይ የደረሰውን ጉዳት እንተውና እንደው በህይወት ላይ የደረሰውን እንኳን ስናይ በሩሲያ በኩል ከ400,000 በላይ የሚሆኑ ወታደሮቿን አጣለች ማለት ዜጎችን ተጨምሯል። በዚህ ጦርነት 450,000 የሚያደርሱት አንዳንድ ምርማሪዎችም አሉ። በዩክሬን በኩል ደግሞ ወደ 150,000 የሚሆኑ ኡክራይናውያን በዚህ ጦርነት ሰለባ እንደሆኑ ይነገራል። በሚሊዮን የሚቆጠሩ በተዘዋዋሪ ያው ቤታቸውን በማጣት በመፈናቀል በተለያዩ እንግዲህ ይህን ስታይ በጣም በጣም በጣም አሳዛኝ ነው። ተመልከት፣ ይህ ጦርነት ዩክሬን ምንም እንኳ ባልተጠበቀ በሌሎች የአውሮፓ ሀገራት እርዳታ እያገኘች ይህንን የሩሲያን ኃይል የመቋቋም ምልክት ብታሳይም እያሳየችም ነው። ጉዳትም ይደርስበታል። እንዲሁም እግረ መንገዷን የበላይነቷንና ብዛት የዩክሬን ልጆች ማለት ነው በጣም የተለያዩ የጦር መሳሪያዎችን በማምረት እንግዲህ እየተቋቋመች ይታያል። በሩሲያ በኩል ከሄድን ግን ይህ ጦርነት ሩሲያን አንደኛ አዋርዷታል። ምክንያቱም ከሌሎች ሀያል ጋር ቆማለው የምትለውም በዛም በጣም ባልተጠበቀችው ዩክሬን በእንደዚህ አይነት ሁኔታ በየወሩ ራሱ ሩሲያ በየወሩ የሚሞቱትና የሚቆስሉትን ዜጎች ከጥቅም ውጭ የሚሆኑት ማለት ነው እስከ 30,000 ድረስ ይደርሳል። ተመልከት ምን አይነት ጉዳት እንዳለ። በኢኮኖሚዋ ራሱ 42% የሚሆኑ የሀገሪቱ ባጀት ወደ ጦርነትና የጦር መሳሪያ ማምረት ላይ ነው። ሌት ተቀን የጦር መሳሪያዎችን በማምረት ላይ ይገኛሉ። በዚህ ጦርነት ሩሲያ ኃይሏን በባህርም በለው በሁሉም ያላትን ጦር ታንኮቿ፣ ዘመናዊ ታንኮቿ በዩክሬን ያለ አብራሪ ድሮን ላቸዋለን የተደመሰሱበትና እንዴት የተዋረደችበት ሁኔታ አለ። ያም ሆነ ይህ የምዕራቡ ዓለም በሩሲያ ላይ የኢኮኖሚ ማዕቀብ አድርገዋል። ያው ሩሲያ ምርቷን በይበልጥ በነዳጅ ምርትና በተለያዩ ማዕድኖች የታደለች ነች። እነዚህ ማዕቀብ ቢደረግባትም እንኳን በሌሎች አገሮች በጃዙ ማለት ነው በማስወጣት ያው ምርቷን የምትሸጥበት ሁኔታ አለ። አልፎ አልፎ ግን አሁን ዩክሬን በምታደርሰው ጉዳት በይበልጥ ደግሞ በሩሲያ የኃይል ማመንጫ ካምፓኒዎች ላይ በምታደርሰው ጉዳት የተለያዩ የነዳጅና የተለያዩ እንዲሁም አንዳንድ ዜናዎች አሁን ትኩስ የወጡትኝ ከሞሮኮ ነዳጅ የገዛችበት ሁኔታ ያስመጣችበት እንግዲህ በብዙ ቶን ማለት ነው የሚመዝን ከሞሮኮ የገዛችበት ሁኔታ እንዳለ ስሸጥ የነበረችው ሩሲያ አሁን መግዛት የጀመረችበት ሁኔታ ይህ ያሳየው ምንድን ነው? እየተዳከመች መሄዷንን የኢኮኖሚ አጠቃላይ ሁኔታ ያም ሆነ ይህ በአጠቃላይ ሁኔታውን ደግሞ ሰፋ አድርገው አንዳንድ ምሁሮች ይህን ጉዳይ የሚመረምሩት ደግሞ የሚያዩት ምንድን ነው? ምናልባት ምንም እንኳ ሩሲያ የተዋረደችበትና ጉዳት የደረሰባት ሆኖ ቢታይም በቀጣይ ግን ጦርነቱ እንደሚተነትኑት ከሆነ ጦርነቱ ያለው በዩክሬንና በሩሲያ ብቻ አይደለም ናቸው። ከጀርባ ሌሎች ሀገሮች አሉበት ማለት ከዩክሬን ጀርባ ምዕራባውያን በይበልጥ ደግሞ የናቶ ድርጃ አባል ሀገራት አሉ። አሜሪካም ወጣ ገባ ብትልም ምክንያቱም ከአሁን በፊት የነበረው የባይደን መንግስት ከዩክሬን 100% ከጀርባ ነበር ያግዝም ነበር። የትራምፕ መንግስት ከመጣ በኋላ ግን ትንሽ እንዴት ነው እንዲሁም አንዳንዴ ዩክሬንን ወደ ጎን የማድረግና የማጥላል አረደም የማለት ሁኔታ ይታያል። ምንም እንኳ ጥቅሙ የአሜሪካም ጥቅም ሆኖ ቢታይም በሩሲያ በኩል ከሄድን ደግሞ ከሩሲያ ያጎን ያሉትኝ እንደ ቻይና እንደ ኢራን አለችበት። ይህንን ድሮን በሺዎች ቆጠሩት የሚሰጠው እሷ ነች። እንደገና ሰሜን ኮሪያ እና ሌሎች ህንድን ጨምሮ ህንድ ምንም እንኳ ወደ ምዕራቡ ወደ አሜሪካ ወደ እስራኤል ማለት ሁኔታ ቢሆንም ከጥቅም ጋር በተያዘ ግን ህንድም ከሩሲያ ጀርባ፣ ሌላው የደቡብ አሜሪካ ሀገሮች እና የአፍሪካ ሀገሮችም ከሩሲያ ጀርባ አሉ። አሁን
0: ከአፍሪካ ወታደር እየገዛች እያሰለፈች የሚባል አንዳንድ ዜናም ትንብሏል። ምን ያህል እውነት ነው ይህ ጉዳይ?
1: በግልጽ ሩሲያ ምድር ላይ ያሉት የሰሜን ኮሪያ ወታደሮች በግልጽ ወደ ሩሲያ በመግባት ከሩሲያ የጦር ኃይል ጋር በመሆን የሚታገሉበት ሁኔታ አለ። ሌሎች ከአፍሪካ ላልከው ግን በእርግጥ አካባቢው ተያይዞ ማለት ነው ከሌሎች ጥቅማ ጥቅም ጋር በተያያዘ በአካባቢው ሌላ ጥቅሟን ለማስጠበቅ የአፍሪካ ሀገሮችን የማሳመንና የአፍሪካ ሀገሮችንን ያው እንዳልኩት ከቻይና ጋር ግንኙነት ካላት ሩሲያ ያው እግረ መንገዱን ደግሞ እሷም እንግዲህ የጥቅም አይነት ሁኔታ አለ። ቻይና አፍሪካን ተቆጣጥራለች ማለት ይቻላል። ከዛ አንጻር አፍሪካ ውስጥም በተለያዩ ሁኔታዎች ግን በግልጽ ግን ምድር ላይ ወርደው ማለት ነው በመዋጋት ደረጃ ሰሜን ኮሪያ ቴክኖሎጂዋን ብቻ ሳይሆን የሰው ኃይሏንም በመስጠት የምትጠቀምበት ሁኔታ አለና አልፎ ግን በሌሎች ምክንያቱም ይሄውን ፍራቻው ያለው የአካባቢ ጦርነት ወይም የመከፋፈልና ከዛም አልፎ ይሄ ሁኔታ ወደ ሶስተኛው ዓለም ጦርነት ይወስዳል የሚል ፍራቻው ስላለ ከዛ አንፃር እነዚህ የተከፋፈሉት ኃይላት ማለት አሁን የሩሲያ ምንም እንኳን እየተጎዳች ቢሆንም ኢኮኖሚዋ የተጎዳ የወታደር ኃይሏ የምንበልና በጣም የተጎዳች የተዋረደች ቢሆንም አጠቃላይ ግን ሁኔታውን ሰፋ አድርገው ሲመለከቱ ምናልባት ሩሲያ ሊዋጣላትና መጨረሻ ላይ ጦርነቱን የበላይነት ማለት የምዕራቡን ዓለም ጦርነቱ ሩሲያ ወይም የምስራቁ ከምዕራቡ ጋር እንግዲህ ተፈፊት ለፊት የቆመበት ሁኔታ አለ። ቀድም ያልኳቸውን ሀገራት ከጎን በማድረግ ማለት ነው። ከዛ አንጻራው ትልቁ ፍራቻ በይበልጥ የናቶ አባል ሀገራት ማለት ነው ያላቸው ፍራቻ ማለት ሩሲያ አሁን የምታደርገውን የዩክሬን ጦርነት ወደ ጎን ወይም እንዳለ ሆኖ ወደ እነዚህ የናቶ አባል ከሆኑት ሀገሮች ላይ ጥቃት ብትፈጽም እነዛ ጥቃት የተፈጸመባቸው ሀገሮች ያው በስምምነቱ መሰረት እንዴት ነው አንቀጽ 7 የናቶ አባላት አንድ ሀገር ከተደፈረች እና የተደፈረችው ሀገር እርዱኝና ግዙኝ ካለች እነዛ ሀገራት ጥያቄ በሌለው ጦርነት ውስጥ ይገባሉ። ከዛ አንጻር በእንደዚህ አይነት ሁኔታ ሩሲያ ይህንን ያለውን ጦርነት እንዴት ነው ለማረሳት ለማዘናጋት ሲባልና ኃይሏን ለማሳየት በእነዛ ሀገር ላይ ጥቃት ወይም ደግሞ ወረራ በማድረግ አካባቢ ባሉ ሀገራት በእንደዚህ አይነት ወደዛ ጦርነት ይገባ ይሆን? ይህ ትልቅ ስጋት ነው፣ ትልቅ ፍራቻ አለ። ምናልባት ሰፋ ባለ ሁኔታ ሩሲያ አካባቢው ብቻ ሳይሆን በሌሎች እነዚህ ሀገራት የአውሮፓ ሀገራት ለመቆጣጠርና ለማጥቃት ስትል አጠገብ ባሉ ወዳጅ ሀገሮች ማለት ነው የጦር ኃይል አላት። እነዛንን በማንቀሳቀስና እነዛ እርምጃ በማድረግ ከአውሮፓው ዓለም ጋር ጦርነት ውስጥ ይገባና ይህን የዩክራይን የተዳከመች የተዋረደችበትን ጦርነት ምናልባት እዛ ላይ ድል ትጎናጸፍ ይህን ሁኔታ ካደረገችው ይዋጣላታል የሚል ለፑቲን እንዴት ነው የሚያበረታቱ ጽሁፎች እንመለከታለው። እና ጦርነቱ ዩክሬን ሩሲያ ብቻ አሁን ትናንት እንደው አልፈን አጠቃላይ ሁኔታውን ተመለከተን እንጂ አይቼው ትናንት ብቻ ከሩሲያ የተላኩትኝ አንተም ዜና ወጃኔ ጠቅሰዋል ወደ 35 የሚሆኑ ሚሳይሎች ከ35ቱ 27ቱ ባሊስቲክ ሚሳይሎች ናቸው። እነዚህ 27ቱ ባሊስቲክ ሚሳይሎችን አሁን ዩክሬን ማክሸፍ እንኳን አልቻለችም። ከነዚህ አንዱን ብቻ ነው ያከሸፈችው፣ ሌላው አልከሸፈም። ለዚህ ቭላድሚር ዘለንስኪ ዩክሬኑ ፕሬዚዳንት መግለጫ ሲሰጡ የማክሸፍ ሚሳኤል የለኝም፣ አቅሙ የለኝም፣ ይህን ከአሜሪካና ከአውሮፓ ጋር ለመቀበል ፈልጌ እስካሁን ድረስ ያው አልተፈቀደልኝም፣ ማምረትም እንድትችል እንኳን ራሱ ፍቃድ መሰጠት አለበት። እንዲያውም ባለፈው ማለት ነው የዚህ አያል ሀገራት ማለት ነው በቱርክ ተገናኝተው በነበረው የናቶ ድርጅት አባል ሀገራት ጉባኤ ላይ ዘለንስኪ ለትራምፕ አሳምነውት ነበር እኮ ምንም ችግር የለም እናግዛለን፣ ፍቃድ እንሰጣችኋል አለን ይህን ጸረ ሚሳኤል እንድታመርቱ እኛም እንድናግዛቸው ቃል ተገብቶላቸው። ሌላው ከሁለት ቀን በፊት ጠቅላይ ሚኒስትራችንም ወደ አሜሪካ በመሄድ በሴናተሩ ግራም የቀብ ስነስርዓት ተገናኝተው ዘለንስኪ እዛ ላይ ለዶናልድ ትራምፕ ተናግረው ቃል ተገብቶላቸው ነበር። የሚገርም ትናንት አረብ ለቅዳሜ አጥቢያ የአሜሪካ ካቢኔ ተሰብስቦ ባደረገው ውይይት ለዩክሬን የተፈቅዶላት የነበረው ይህንን እርዳታ የዶናልድ ትራምፕ መንግስት ባለቀ ሰዓት ላይ እርዳታ አልሰጥም ማለት አይገባትም ያለበት ሁኔታ የራሱ ምክንያት ይኖረዋል። ግን ዩክሬን በጣም አሳዝኗታል። ምክንያቱም ይህን ጸረ ሚሳኤል በእጇ ካደረገችው ፍቃድ ከተሰጣ የማምረቱ ቴክኖሎጂ ከአሜሪካና ከአውሮፓ ከተሰጣት ሩሲያን የመቋቋም ኃይል ይኖራታል። ለዛ ነው አሁን ተመልከት፣ ትናንት ካቢኔው አሜሪካ ወስኖ በትናንቱ ሌሊት ደግሞ የተወነጨፉ ወደ 9 የሚሆኑ የሞቱና በዩክሬን ማለት ነው ኬፕ በ28 የሚሆኑ የቆሰሉበት ሁኔታ አለ። ይሄ ዩክሬን በከፍተኛ ሁኔታ አሳዝኗል። ይህ የምታየው ምንድን ነው? አሁን ዩክሬን ያለ አውሮፓና የምዕራቡ ድብል ያለ አሜሪካ ድጋፍ ሩሲያን መቋቋም አይችልም እስካሁን ጦርነት። አዎ፣ በሌላ በኩል ደግሞ ምንም እንኳ ሩሲያ እየተዳከመችና በጣም እንዴት ነው ኃይሏ እየተዋርዳለች ማለት ቢሆንም በላ ኃይሏ እንደገና እያጠነከር ከሌሎች በምታገኘው እርዳታ ለምሳሌ ሰሜን ኮሪያ፣ ቻይና የተለያዩ ቴክኖሎጂዎችን እነዚህ ሚሳይሎችን ለማምረት ኢራን ይህንን የተዘጋጀ ድሮን ከዛም አልፎ የጦር መሳሪያ ቴክኖሎጂዎችን እየነገሰች እንዴት ነው ከጎን በሚያገኙት እርዳታ ነው አሁን ሁሉም ጦርነቱን እያካሄዱት ያሉ። ግን ይህን ጦርነት ወደ ውጭ በማውጣት ሩሲያ የአውሮፓ ሀገራትን ማለት ነው በበጤን የናቶ ድርጅት አንዷን እኮ ለማስታወስ ያህል ባሳለፍ ነው በዚህ ጦርነት ማለት ነው ባለቀ ሰዓት እንግዲህ ባሳለፍ ነው አመት ሁለት ሀገሮች ወደዚህ የናቶ ድርጅት ብዙ አጠገብ የሚገኙ ማለት ነው ፊንላንድ እና ስዊድን ወደዚህ የተባበሩት የናቶ ድርጅት የገቡበት ሁኔታ አለ። በአንዷ ላይ እንኳን ሩሲያ ጥቃት ብትወስድ ሌላው ወደዛ ተደመረ ነው። አሁን ቢጠየቀው ጥያቄ ምንድን ነው? ፑቲን ሆን ብሎ በዩክሬን ድረስበትን ውርደት ለመወጣትና እንደገናም የጦር ኃይሉ የበላይነቱን ለማለት ወደ ሌላ ጦርነት አክታጫ ከገባ ዩክሬን ወደ ጎን አድርጎ ከአውሮፓ ሀገሮች አንዷን በመተንኮስ በእንደዚህ ወደዛ ከሄደ እነዚህ አውሮፓ ሀገራት ማለት በይበልጥ የናቶ አባላት ይህን ጦርነት ወደ ማለት ተገባ ማለት በአጠቃላይ በአጭር አማርኛ ወደ ሶስተኛው ዓለም ጦርነት ገባን ማለት። ምክንያቱም የመከፋፈል ሁኔታ አለ ሁሉም ከሚከተለው። አሁን እነዚህ ሀገራት ግን አብዛኞቹ የናቶ ድርጅት አይቸው ተዘናግተዋል። በሰላም ይኖሩ ነበር ጦርነት ረስተውታል። የጦር ኃይላቸው ደካማ ነው። ምናልባት እንደ አንዳንዶች እንደ ሆላንድ እና አንዳንድ ካልሆኑ መስተከር ሁለት ሀገሮች ነው ከነዚህ አባላት እንደው ጠንካራ የጦር ኃይል ያላቸው። ሌሎቹ በጣም ደካሞች ናቸው። እንደገና የጦር መሳሪያ መግዛት ማምረት የጀመሩት አሁን ነው። አሁን ለዚህ ጦርነት በዩክሬን ማሳብ በማሳበብ ወደ አልተፈለገ ጦርነት እንግባ አንግባ ይህም ራሱ ላይገቡ ይችላሉ። ገብቷል? ከፍራቻና ራሳቸውን ከመከላከል። ምክንያቱም ሩሲያ በአካባቢው ከፈለገች አንድ ነገር አጠቃላይ የተወሰኑ ሀገሮች በመያዝ ጦርነቱ ወደ ሌላ የመቀየር ፍላጎት እንዳላት እንደውም የፑቲን የወደፊት ስትራቴጂ ይሄ ነው ይባላል። ይሄን በዩክሬን የደረሰበትን ሽንፈት እዛ ላይ በድል ለመጎናጸፍ ምናልባት በናቶ አባል ሀገራት በአንዷ ላይ የጠባጫሪነት ከዛም ወደ ጦርነቱ የመግባትና እንደውም እንዳልኩ የተለያዩ የጦር ኃይልም ስላለው በእንደዚህ አይነት ሁኔታ ድል የመጎናጸፍ ፍላጎት ሊኖረው ይችላል የሚሉ ተንታኞች አሉ። እና ጦርነቱ አስጊ ነው። አራተኛ ዓመት ያስቆጠረው ጦርነት ይሞታሉ፣ ይሰዋል፣ የኢኮኖሚ ይደቃል። ቀደም ከጀመርከው ሙዚቃ ጋር ስነድ ይሆን ጦርነት ጥሩ አይደለም ያልከው ከዛ ጋር የተያዘ
0: እውነት ነው። ጥላሁን እጅግ በጣም አመሰግናለሁ። እንግዲህ ሌሎች ይኖሩናል። እንግዲህ በምሽቱ ፕሮግራማችን ላይ የኢራንና የአሜሪካም የራሳችንም ቢሆን ይነካናል። የሊባኖስ ሁኔታም አለ። እነኚህን እና ሌሎችን ምሽት ላይ በድጋሜ እንገናኛለን። ለአሁኑ ግን ለሰጠህን እጅግ በጣም ምስጋና ይድረስህ። እናመሰግናለን ጥላሁን።
1: ሰንበት ሰላም አይቸው።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የመዝናኛ ፕሮግራማችን ነው። በዛሬው የመዝናኛ ፕሮግራምም እንደተለመደው እናንተን እያዝናኑ ያስተምራሉ ያልናቸውን የተለያዩ ጥንክሮች ከሙዚቃ ጋር በማዋዛት ይዘን ቀርበናልና እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ አብሮን እንዲሆን አስቀድመን እንጋብዛለን።

የራሳችን ኑሮ እንኑር። ህይወት በፉክክር የተሞላች ነች። ካንድ ሰው ተሽሎ መገኘት በርግጥም የተሻልከ ሰው ሊያስመስልህ ይችል ይሆናል። ነገር ግን ካንድ ሰው አይደለም። ከብዙ ሰው እንኳን ተሽለህ ብትገኝ ራስህን በሚገባው ልክ ማሻሻል ካልቻልክ የተሻለ ሰው ልትሆን አትችልም። ራስን ስለመገንባት ስታስብ መነሻህ ሌላ ሰው ከሆነ ሩጫህ ሰው ለመቅደም እንጂ የቀደመ ማንነትህን ማሻሻል አይሆንም። የሚያሳዝነው ነገር ደግሞ ልትቀድመው የምትሽቀዳደመውን ሰው በሚገባ አለማወቅህ ነው። እንዴት እዚህ እንደደረሰ፣ ምን አይነት ሁኔታ ውስጥ እያለፈ እንደሆነ፣ ምን አይነት ጫናዎች እንዳሉበት፣ እንዴትስ የዛሬ ደረጃውን እንደተቆናጠጠ የምታውቀው ነገር የለም። ማንም ሰው ህይወቱ ላይ ለውጥ ማምጣት የሚፈልግ ከሆነ እያንዳንዱን እርምጃውን ከሰዎች የመነጠል ግዴታ አለበት። በስተመጨረሻ አብሮት የሚቀረው ተፎካካሪው ሰው ሳይሆን የተሻሻለው ማንነቱ ብቻ ነው። ብዙ ሰው ታውቅ ይሆናል። ከብዙ ሰው ጋርም ህብረት ፈጥረህ ከብዙ ሰው ጋርም ሰርተህ ይሆናል። ዛሬ ግን ሁሉም አብረው አይደሉም። ግማሹ አድጓል፣ ግማሹ አንተ ስታድግ እርሱ ዛው ቀርቷል። አብዛኛው የህይወት ጉዞ የብቻ ጉዞ ነው። በዛም መሃል ብዙ የሚታለፉና ብዙ የሚያልፉን ነገሮች አሉ። አዎ፣ ኑሮህን ኑር። መስታወት ፊት ቆመህ የራስህን ገጽ መመልከት ሲኖርብህ ካንተ እንደሚሻሉ የምታስባቸውን ሰዎች ህይወት እየተመለከትክ ራስህን የማይረባ ቅዠት ውስጥ አትክተት። ምንም እንኳ ማህበራዊ ህይወት አስፈልጊ ቢሆንም ማህበራዊ ቅናትና ፉክክር ግን አስፈልጊ ነገር አይደለም። ብዙ ሰው ጠልፎ የሚጥለውን እንቅፋት ከፊቱ አስቀምጦ በፍጥነት ይሮጣል። የውድቀቱ ምክንያት ራሱ ይሆናል። የውድቀቱ ጠባሳ ይኖራል። ሲሽቀዳደማቸው የነበሩ ሰዎች ግን የሆነ ጊዜ አይኖሩም። አንድ ሰሞን የሌላው ሰው ካንተ በልጦ መገኘት ከምንም በላይ ያሳስብ ይሆናል። የሆነ ጊዜ የእርሱ አለማደግና የጓደኛው ማደግ ያብከነክነው ይሆናል። የሆነ ሰሞን ከሚያገኛቸው ሰዎች ሁሉ አንሶ መገኘት እንቅልፍ ይነሳው ነበር። በስተመጨረሻ ግን እነዚህ ሁሉ ሰዎች አጠገቡ አይደሉም። ብቻውን የሚቀረው እርሱና እርሱ ብቻ ነው። ጅማሬህ ከማንም ጋር ቢሆንም ፍጻሜህ ግን ከራስህ ጋር ብቻ ነው። ማንንም አይተህ አዲስ ነገር ብትጀምር የመጨረሻው ግብህ ብቻህን ውጤታማ መሆን ነው። ማንንም እንዲያግዝህ ብትጠይቅ ዋናውን ሥራ የምትሠራው ራስህ ነህ። አዎ፣ ለብቻ መጓዝ ከባድ ነው። ለብቻ የሚፈልጉትን ሕይወት መምራት ቀላል አይደለም። በስተመጨረሻ የሚሆነው ግን እርሱ ነው። ረጅሙን የሕይወት ጉዞ የምትጓዘው ብቻህን ነው። የሚያዝንልህ የሚደግፍህና ሕይወትህን የሚያቀልልህ ሰው ትፈልግ ይሆናል። ብቸኛው ከልቡ የምትፈልገው ነገር ግን የሚያደርግልህ ሰውም አንተ ራስህ ነህ። ሁሉም ሰው የራሱ ሕይወት አለው። ሁሉም ሰው ከባድ አሳሳቢ ጉዳይ አለበት። ሁሉም ሰው የግሉ አጣብቂኝ ውስጥ ነው። ያንተ ጭንቀት ያንተ ብቻ ነው። ያንተ ውድቀትም ያንተ ብቻ ነው። ጭንቀትህን የሚካፈል ከውድቀትህም የሚያነሳህ ሰው ካገኘህ እሰየው፣ ካላገኘህ ግን የራስህ ሙሉ ኃላፊነት ከራስህ ነው። ወራጅ ወንዝ በነጻነት የሚፈሰው የራሱን መውረጃ ስላገኘ ነው። ያንተም ሕይወት በፈለግከው መንገድ የሚሄደው በራስህ አቅጣጫ ስትኖር ብቻ ነው። አንተ እስካላመንክበት ድረስ ሰው ስላደረገው የምታደርገው ነገር አይኖር። ያንተ ምርጫ እስካልሆነ ድረስ ሰው ስለመረጠው የምትመርጠው የሕይወት መንገድ መኖር የለበትም። የራስህን ሕይወት በሚገባ መኖር ላይ አተኩር። በየቀኑ ራስህን አሻሽል። የሚገባህን ስፍራ ከፍታም ጨምረህ ተገኝ። ራስህን ቃኝ። ራስህን አርም። ራስህን አስተካክል። ራስህን አሳድግ። አንተ ላንተ ሁን። የሌላውን ሕይወት ለሌላው ተው። የራስህን ሕይወት ራስህ ምራው። የጽሑፉ ምንጭ ምርጥ ጽሑፎች። አድማጮቻችን፣ ፕሮግራማችን እንደቀጠለ ነው። አሁን ለጠቅላላ እውቀት የሚሆኑ ጽሑፎች እናቀርባለን። የእንስሳት የእርግዝና ጊዜያት። ላም 9 ወር ነው የምታረግዘው። ፈረስ 11 ወር፣ ግመል ከ12 እስከ 13 ወራት፣ በግ 5 ወራት፣ ፍየል 5 ወራት፣ ውሻ 2 ወራት፣ ድመት 2 ወር፣ ዝሆን 22 ወራት፣ ቀጭኔ ከ14 እስከ 15 ወራት፣ አንበሳ 108 ቀናት፣ ነብር ከ92 እስከ 95 ቀናት፣
አይጥ ከ19 እስከ 21 ቀናት ጥንቸል አንድ ወር ቀበሮ 52 ቀናት የሌሊት ወፍ ከ50 እስከ 60 ቀናት አህያ 12 ወር ዶልፊን ከ10 እስከ 12 ወራት አጋዘን ከ200 እስከ 220 ቀናት ዝንጀሮ ከ4 እስከ 6 ወራት ጦጣ ከ5 እስከ 7 ወራት የርግዝና ጊዜ እንዳላቸው ስናነብ ያገኘነው ጽሑፍ ይጠቁማል። የጽሑፉ ምንጫችን ምርጥ መጣጥፍ ነው። ብሶብኛ ደረ ታምሜ ተኝቼ ሊጠይቁኝ መጡ እንዳገባባቸው በሰልፍ ተቀመጡ በጠባብ ሳሎኔ ካልጸዳች በቅጡ ሰውና ፋቂያኖችም በተስፋ ፈጠጡ ግና ምን ያደርጋል በአሽሙር ስሌታቸው በሐሜት ኮሚቴ በዘወትር ልምዳቸው እያንሾካሾኩ ክፋት እያወሩ በበሽታዬ ላይ በሽታን ጨመሩ ሊሻለኝ የነበረው ብሶብኝ አደረ ጠያቂ ባልኳቸው ቅስሜ ተሰበረ ጠያቂ ባልኳቸው ቅስሜ ተሰበረ ደራሲ ስንታየው ሀብታሙ እውነተኛ ፍቅር ነጋ ጠባ ቀልጦ እንደ ፈሳሽ ጅረት የራሱን ጽብ ድንቅ ዜማ በመቀኘት ሌቱን ወደ ህዋ ሽቅ ወደ ጠፈር ሲንቆረቆር አድሮ ለቀጣይ ቀን ማፍቀር ካለፈውም በላይ ፍጹም ብቁ ሆኖ ማልዶ የነቃበት ልብን አመስግኖ በዋለበት ቦታ መልሶ ለማደር ይችል ዘንድ ራሱን ከማብቃት በስተቀር ከኛም ይፈልገው የለም ሌላ ነገር እውነተኛ ፍቅር ደራሲ ጅላሉ ወርቁ።

ህይወትን ሊያበላሹ የሚችሉ መጥፎ ልምዶች አንደኛ ገንዘብ መውደድ ነው። ገንዘብ እንዲኖርን ማድረግ እንጂ ገንዘብን ወደን ብቻ ገንዘብን ማምለክ የለብንም። ገንዘቡን እንድንጠቀምበት ነው ምን ያለበት። ሁለተኛው ዘረኝነትና ጥላቻ ነው። ዘረኝነት ወይም ጥላቻ አንድን ሰው በመጥፎ ሁኔታ እንድናየው ምንም ችግር ሳይፈጥር የሚያደርግ ስለሆነ ዘረኝነትን ወይም ጥላቻን ከውስጣችን ማስወጣት አለብን። ሶስተኛው ሴሰኝነት ወይም ዝሙት ነው። ሴሰኝነት ወይም ዝሙት ህይወትን ብኩን የሚያደርግ ነው። ታማኝነትን ማስፈን ይገባል። አራተኛ ስንፍና ወይም ዳተኝነት ነው። ስንፍና በጣም የሚጎዳ ነው። ሰርቶ መብላት ግድ ይላል። በህይወት ሰርተን ካልበላን ለህይወታችን መጥፎ ነገርን ያመጣል። አምስተኛ ውሸት ወይም ካህዲነት ነው። ውሸት መናገር በህይወታችን ውስጥ ታማኝ እንዳንሆን ያደርጋል። ሰዎች ይሩቁናል፣ ይሸሹናል፣ አመል ነው ስለሚሉ በተቻለ መጠን በእውነት በትክክል በሐቅ መንገድ መሄድ አለብን። ስድስተኛ ማስመሰል ነው። ያልሆኑትን፣ ያልሰሩትን፣ ያላደረጉትን እንደሰሩ፣ እንዳደረጉ፣ እንደፈጠሩ መናገር ይሄ ለውድቀት የሚዳርግ ትልቅ ምክንያት ነው። ሰባተኛ ቅናት ወይም ምቀኝነት ነው። የሰራን ሰው ማድነቅ፣ ጥሩ ያደረገን ሰው ማበረታታት እንጂ በሰራው ነገር መቅናት ወይም በሰራው ነገር ምቀኝነትን ማሳየት ህይወትን የሚያበላሽ ነው። ጥሩ ለሰሩ ሰዎች አድናቆት መቸር አለብን። መቅናት ወይም ምቀኝነትን ማሳየት የለብንም። ስምንተኛ ትዕቢት ወይም መታበይ። በአንድ ነገር አድርጌያለሁ፣ ሰርቻለሁ፣ እንዲህ ነኝ፣ ከኔ በላይ የለም፣ የተሻልኩ ነኝ፣ እንደዚህ አድርጌያለሁ እያሉ መታበይ ወይም እንዲህ ሰርቻለሁ እያሉ ውስጥን ማኩራራት ጥሩ አይደለም። የሰሩት ያደረጉት ነገር በገሃድ ምስክር ሆኖ እንዲታይ ማድረግ ነው እንጂ ትዕቢትን ማሳየት ተገቢ እንዳልሆነ ምሁራን ይናገራሉ። ምንጫችን ምክረ ትምህርት ነው። በከንፈርሽ በራፍ የሞት ፍርድ የሚያሰጥ ህይወት የሚያሳጣ የእድሜ ልክ ስራት ቅጣት የሚያስቀጣ ትእዛዝ አወረድኩኝ፣ አዋጅ አስነገርኩኝ። በከንፈርሽ በራፍ ማንም ሰው እንዳልፍ እኔ ነኝ ንጉሡ፣ ለእኔ ነው ዙፋኑ። አንቺ እኔ ስትወኝ ነው ሕዝብ የሚታዘዘኝ፣ ብርሃን የሚሆን የጨለመው ቀኑ። ደራሲ ሳላምላክ። እውነት ይመስክሩ። ያቀፈኝ ክንድሽን፣ የቃኘኝ አይነሽን፣ ያወሳኝ ልብሽን፣ የሳምኩት ጉንጭሽን። እስኪ ጠይቂያቸው ስለ እኔ ካወሩ ስትወጅኝ እንደኖርሽ። እውነት ይመስክሩ። ስትወጅኝ እንደኖርሽ። እውነት ይመስክሩ። ደራሲ ኢቤ ትንሹ። ናፍቀሽኛል፣ ናፍቃኛለች። አይኗን ካየው ትንሽ ቆየው፣ ካቀፈችኝ ጊዜ አልፎታል። ከቅፏ ተለይቼ የኖርኩት ቀን አንዳች ነገር ጎድሎበታል። አንዳች ነገር፣ አንዳች ነገር ያንቺ ፍቅር፣ አንዳች ነገር የገነት ቁልፍ፣ የሳቅሽ በር፣ አንዳች ነገር። ናፍቃኛለች፣ ርቃኛለች። ናፍቆት ልቤን አቁስሎታል፣ መራቅ ውስጤን አድምቶታል። ናፍቃኛለች፣ ናፍቃኛለች። ያለሷ ቅፍ አለሁ ማለት በምን አቅም? ያልኖሩት ቀን ልብ ይሰብራል፣ ቢያጥቡት እንኳ ፍቅር አይለቅም። ናፍቃኛለች፣ ናፍቃኛለች። ደራሲ መላኩ ደምሴ።

የተከበራችሁ አድማጮቻችን ዛሬ ብለን ያቀረብነው የመዝናኛ ፕሮግራም ይህን ይመስላል። በዝግጅታችን ትንሽ ትምህርት እንዳገኛችሁና ዘና እንዳላችሁ ተስፋ እናደርጋለን። ሳምንት በሌላ የመዝናኛ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና

የተከበራችሁ አድማጮቻችን ስርጭት እንደገደለ ነው እንደቀጠለ ነው ባልደረባይ ሰጠኝ ነዘረከልን ቆይታችሁ በጣም እናመሰግናለን። አሁን ስቱዲዮ ከገባን በኋላ የሚደርሱን በተለይ ፋርስ ባለስላጤውን እና አሜሪካ ያለውን ሁኔታ እንደምልክተው ፕሬዚዳንት ዶናልድ ትራምፕ አሁንም ወደ ጦርነቱ ለመመለስና እንደውም የኒውክሌር ቦምብ ማባያውን ቦታ እናጠቃለን እንደበደባለን ሲሉ የተናገሩበት ሁኔታ አለ። ኢራንን በበኩሏ የዛተች ነው። በዚህም ዙሪያ አሜሪካውያን ወደዚህ እንዳዲስ ለማጥቃት ለማድረስ የተዘጋጁናሉ። አንዳንድ ዘገይቶ እንደሚደርሱ ዜና ደግሞ ምናልባት እስራኤል ልትቀላቀል ወይም ላትቀላቀል ትችላለች ይላሉ። ኢራን በበኩሏ ይህን አይነት እርምጃ የምትወስዱ ከሆነ በተለይ በእስራኤል ጋዝ ማምረቻ ጣቢያውን ወይም ኃይል ማመንጫውን በጠቅላላ እስራኤል ሀገር ውስጥ ያለውን ተቋም እናጠቃለን እንደበድባለን በደቡብም በሰሜንም በመካከለኛው እስራኤልም ቢሆን ሲሉ ኢራኖች የዛቱ ነው። አሁንም ወደ ኩዌት ማስወንጭፋቸውን ቀጥለዋል። ሌሊት ላይም በዚህ ሁኔታ ጥቃት ያደረሱበት ሁኔታም አለ። እንግዲህ በማታው በምሽቱ ስርጭታችን በነዚህም ሰፋ አድርገን እንመለከተዋለን። ዝሮ ዝሮ ጦርነት ይብቃ አባይነን ነገር ግን እንደምናየው ከሆነ ደግሞ ዓለማችን ያለ ጦርነት የምትኖር መስሎ አይታይም። በዚህም ጦርነት አለባት። ክብራትና ክብራና አድማጮቻችን ስርጭታችን እየተገባደደ ነው። አብራችሁም ስለቆያችሁ እጅግ በጣም እናመሰግናለን። እዚህ ፕሮግራም መሳካት ለተባበረን ለቴክኒክ ባለሙያ ሞሼ መሽኮቢት ምስጋና ይድረሰው። እንዲሁም ጋዜጠኛ ጥላሁን መልኬ እናመሰግናለን። በምሽቱ ስርጭታችን በድጋሚ ከኔ ጋር እንገናኛለን። እስከዛ ግን መልካም ዕለተ ሰንበት ይሁንላችሁ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ተነስተልን የተከበራችሁ አድማጮቻችን እንደምን አምሽታችኋል። መልካም ለተሰንበትንላችሁ ይያልን ስርጭታችን ጀምረናል። ዛሬ ለቱ እንደብራውያን ዘመን አቆጣጥር አዩም ሻባት ዩድኬት በአቭ ሄታፍሽን ፔቫቭ እንደ አውሮፓ አቆጣጥር ኦገስት 1 2016 እንደ ኢትዮጵያ ዘመን አቆጣጥር ሐምሌ 25 2018 ነው። የቴክኒክ ባለሙያችን ኢላይ ፔንት ሻባት ስቱዲዮ ትረኛ ቾባይን እንደተለመደው ስርጭታችን እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚያ አንሳ ስርጭት እንግዲህ ዜና እንነበባለን። ወቅቱን የተመልከዘ ዜና ትንታኔና ያለውን ተጨባጭ ሁኔታ ሰፋ ባለ ሁኔታ እንነጋገርበታን ወያያለን። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እንላለን። አሁን በቅድሚያ ዜናውን እናሰማለን። በቅድሚያ ማርስተ ዜና ኢራኖች አሁንም በአዛዝ ሰርጥ መንቀሳቀሳቸውን እንደቀጠለ ነው። በእስራኤልና በደቡብ ሊባኖስ በደረሰው በሐማስ በደረሰው ስምምነት መሰረት ወደ ሁለተኛው ዙር ለመተላለፍ ፕሬዚዳንት ዶናልድ ትራምፕ ጠየቁ። በፋርስ ባህረ ሰላጤ ውጥረቱ እንደቀጠለ ነው። በደቡብ ሊባኖስ መከላከያ ሰራዊታችን አሁን ጥቃት ማድረሱ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ኢራኖች በጋዛ ሰርጥ አሻራቸው ማስቀመጣቸው እንደቀጠለ ሲሆን በፍልስጤም የብዙሃን መገናኛ እንደተነገረው መከላከያ ሰራዊት አችን ሰው አልባ አውሮፕላን ዘይቱን በተሰኘ በአዛ አንዲት መንደር በመላክ ጥቃት ማድረሱ ተገልጿል። መከላከያ ቃል አቀባይ እንዳስታወቀውም ሌሊቱን መከላከያ 5 የመሳሪያ ግምጃ ቤቶችን ማውደሙን አስታውቋል። ይህ የመሳሪያ መጋዘን ከኢራን የተላኩ መሳሪያዎች ሳይሆኑ እንዳልቀረም ተገልጿል። አንዱ የመሳሪያ መጋዘን ከሹሃድ በተሰኘ የሆስፒታል አጠገብ በመገኘቱ በጥቃቱ ሆስፒታሉም በከፊል መጎዳቱ ተገልጿል። መከላከያ በጠቀሰውም ይህ አይነት የሐማስ ስራ አሁንም እንደቀጠለና በተለይ ሆስፒታሎችን፣ ትምህርት ቤቶችንና የህዝብ መገልገያ ተቋሞችን ለጸረ ሽብር ፈጠራ እየተጠቀመበት እንደሆነ ተገልጿል። ይህ በዚህ እንዳለ በዚህ ጥቃት ላይ በዶር አልባህ በተሰኘም ሆስፒታል አሁንም ከአራቱ ሁለት የመድኃኒት መጋዘኖች መቃጠላቸውና ከግማሽ ሚሊዮን በላይ የሚሆኑ የህክምና መሳሪያ መገልገያዎች መውደማቸው ተገልጿል።

ሆን ብሎ ሆስፒታሎችን ለመሳሪያ መጋዘን እየተጠቀመባቸው ነው። ወደፊትም እንደዚህ አይነት ሆስፒታሎች ለህዝብ አገልግሎት ከመስጠት ወደ ኋላ እንደሚሉም ጨምሮ አስተውቃል። ዘመቻ ዮኒ ናታንያው የተሰኘው 50ኛ ዓመት መታሰቢያ ምክንያት በማድረግ ምክንያት ተደር በመታሰቢያ 50ኛ ዓመት እየተደረገ ነው። ዘመቻ ዮኒ የተሰኘው ኡጋንዳ ውስጥ የተጠለፉት ሰላያንን ለማስወጣት የተደረገ ልዩ ዘመቻ ነው። በዓለም ደረጃም ድንቅና ምርጥ የተባለ ዘመቻ ተብሎ የተነገረለት የተተረከለት እስራኤልንም አንቱ ያሰኛት ዘመቻ ነበር። እንደሚታወሰው ሁሉ በዚህ ዘመቻ ሌፍተናል ኮሎኔል ዮኒ ናታንያው ጠቅላይ ሚኒስትር ቤንያሚን ናታንያሁ ወንድም ዘመቻውን የመሩትና ብቸኛው በዚህ ዘመቻ የተሰዉ ግለሰብ ናቸው። ኡጋንዳ ውስጥ አንተቤ የበረራ አዳራሽ ሰብረው በመግባት እስራኤላውያን ተጠልፈው የነበሩትን እስራኤሎችን አስለቅቀው መልሰዋል። በዚህ ቦታ ላይም ሌፍተናል ኮሎኔል ዮኒ ናታንያሁ ተሰውተዋል። ኡጋንዳ የሌፍተናል ኮሎኔል ዮኒ ናታንያሁን በተሰውበት ቦታ ላይም አንዳርታ ሐውልት አስቀምጣለች። ሌፍተናል ኮሎኔል ዮኒ ናታንያሁን መታሰቢያ ሐውልት ተሰርቷል። ሐውልቱ ሲመረቅም የኡጋንዳው የጦር ኃይሎች ኢታማጆር ሹም ጄኔራል ኪናሮጉባ መርቀው ከፍተዋል። በንግግራቸውም ይህ አንዳርታ ስናስቀምጥ በኡጋንዳና በእስራኤል መካከል ያለው ጥሩ ወዳጅነት እንዴት ደረጃ ላይ እንዳለ የሚያሳይ ነው። በደህንነትም በሁሉም ዘርፍ ከእስራኤል ጋር ጥሩ ግንኙነት አለን። ይህ ግንኙነታችንም ተጠናክሮ ይቀጥላል ሲሉ ጄኔራሉ አስተውቀዋል። በተለያዩ በሀገር እስራኤል የባህር ዳርቻዎች ህይወት መቅጠፉ እንደቀጠለ ነው። በሃይፋ በሚገኝ ሆስፒታል ውስጥ የ60 ዓመት ዕድሜ በባህር ዳርቻ አካባቢ ሰምጦ በከፍተኛ ደረጃ ወደ ሆስፒታል ከመጣ በኋላ ህይወቱን ለማዳን አልተቻለም። ህይወቱ አልፏል። ናታንያሁ ውስጥ ላኒያዶ ሆስፒታልም የ70 ዓመት አዛውንት እንዲሁ በደረሰበት በባህር ዳርቻዎች በደረሰበት አደጋ ሞተዋል። ኤሎ በተሰኘ ቴላቪቭ ውስጥ ባለ ሆስፒታል በህርጸላ የባህር ዳርቻ የሰመጠ ግለሰብም በጽኑ ታሞ ህክምና እየተደረገለት ይገኛል። በባህር ዳርቻዎች በምናደርጋቸው እንቅስቃሴዎች ከፍተኛ ጥንቃቄ መደረግ አለበት ተብሏል። የርማኖስ ፕሬዚዳንት ጆዜፍ ኡን በድጋሜ ህዝቡላን ወቀሱ። ፕሬዚዳንቱ በሊባኖስ ውስጥ መሳሪያ አንግቶ የሚንቀሳቀስ ወይም የሚሄደው አንድ ጦር ብቻ ነው፣ እሱም የሊባኖስ ጦር ብቻ መሳሪያውን አንግቶ ይንቀሳቀሳል ሲሉ አስታውቋል። ፕሬዚዳንቱ በደቡብ ሊባኖስን ጉዳይ አስመልክተው ሲናገሩም የእስራኤል ወታደሮች አሁን የተቆጣጠሩትን በደቡብ ሊባኖስ ቦታ ለቀው ሲወጡ የሊባኖስ ጦር በቦታው ተተክቶ ሀገሩና ደንበሩን ይጠብቃል። ይሄም ለአካባቢውም ሆነ ለዓለም ሊባኖስ ደንበሯን የማስከበር አቅም እንዳላትና እሷም ማስከበርና መጠበቅ እንደምትችል ግልጽ ያደርጋችሁ ተነግሯል። ቃል አቀባያችን ኬሬን አህሮን እንዳስደረሰችንም በሚቀጥለው ሳምንት በእስራኤልና በሊባኖስ ውይይት የሰላም ውይይት ይቀጥላል ተብሏል። እሱም በሮም ሲካሄድ ለሶስት ቀናት ያህል ይቀጥላል የሚል እቅድ መያዝ ተገልጿል። ይህ በዚህ እንዳለ በደቡብ ሊባኖስ አንድ የመከላከያ ሰራዊት አንድ ከፍተኛ ባለማዕረግና ወታደር ማቁሰላቸው ተገልጿል። ወታደሮቹም ትናንት ሌሊት በወሰዱት አሰሳ በድንገት ሽብርተኛ ሂዝቡላ በከፈተው ተኩስ ሁለቱም በቀላል ሊቆስሉ ችለዋል። መከላከያም ቦታውን በጥቃት በማድረስ ሽብርተኞች ሂዝቡላውንም መግደሉን አስታውቋል። በሌላ ክስተትም የእስራኤል ባህር ኃይል ወደ እስራኤል የባህር ክልል የተቃረበች የአሳ አጥማጆች ጀልባ ላይም የማስጠንቀቂያ ተኩስ በመተኮስ ወጣችበት እንድትመለስ ማድረጉ መከላከያ ሰራዊት ቃል አቀባይ ጨምሮ አስታውቋል። ከሐማስ ጋር በተደረሰው ስምምነት ምክንያት ሁለተኛው ዙር በቅርብ ይጀመራል ሲሉ ፕሬዚዳንት ዶናልድ ትራምፕ አስታወቁ። ፕሬዚዳንት ዶናልድ ትራምፕ እንዳሉትም ሁለተኛው ከሐማስ ጋር የተደረሰው ስምምነት በቅርቡ እውን እንዲሆን ከሰላም አስከባሪ ኮሚቴ ጋር ማነጋገራቸውን ገልጿል። ሁለተኛው ዙር ስምምነትም ሐማስ መሳሪያውን ይፈታል፣ እስራኤል በአዛ የተቆጣጠረቻቸውን ቦታ ለቃ ትወጣለች ይላል።
ይህ በዚህ እንዳለ የቀድሞው ሜጀር ጀኔራል አሙስ ኪላድ በሰጡት ቃለ ምልልስ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከጥቅም ሰባት ወዲህ ሐማስ ተሸንፏል፣ ሐማስን አሸንፍነዋል፣ ገርሰናል ብለው የተናገሩት ሐሰት እንደሆነ በህዝብ ላይ ቀልደዋል ሲሉ በነበራቸው ቆይታ ተናግሯል። ይኸውም ሐማስ በአዛ እንደ ወትሮው እንዲያውም ያለውን ኃይል ተቆጣጥሮ ልክ እንደ ወይራ ዛፍ ተተክሎ ይገኛል። ይህ የሚያሳየው ደግሞ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፕሬዚዳንት ዶናልድ ትራምፕ እጃቸው መዳፍ ውስጥ ናቸው ሲሉ ጠቅላይ ሚኒስትሩን ወቅሷል። ሐማስ አሁንም ባለበት ቦታ አዛን እያስተዳደረ ይገኛል፣ ራሱንም እንደገና እያደራጀ ነው። እንዴት ባለ ሁኔታ ነው ይህንኛ ዝም ብለን የምንመለከተው? ይህ ክስተት ምናልባት ቀጣይ ሁለተኛ ጥቅም ሰባትንም ሊያስከትል ይችላል። ፕሬዚዳንት ትራምፕ እንደሆን የሚፈልጉት የራሳቸውን ድል ብቻ ነው። በአጭር ወይም በረጅም ጊዜ ይህን ለማሳካትም ጥረታቸው ቀጥሏል። እኛ ግን ሐማስ ሲደራጅ እያየን ዝም ማለታችን ተገቢ አይደለም በማለት ከረሸት ቤት ጋር በነበራቸው ቆይታ ይህን ተናግረዋል። በዛሬው ዕለት በቀኑ ስርጭታችን እንዳስታወቅነው ብዛት ያላቸው አክራሪ ሃይማኖተኞች በኢየሩሳሌም በአንድ ቡና ቤት ፊት ለፊት በመቅረብ ረብሻ ፈጥረው እንደነበር ተገለጸ። የቡና ቤቱ ባለቤት እንደተናገረውም ለቃል አቀባያችን ለቤሬድ እንዳስታወቃትም አክራሪ ሃይማኖተኞች ከቡና ቤቱ ፊት ለፊት በመምጣት ሰንበት ነው በማለት ድምፃቸውን ከፍ አድርገው አሰምተዋል። ምንም እንኳ ፖሊስ በቦታው ቢገኝም ብዛት አልነበራቸውም። ፖሊስም ሰላማዊ ሰልፉን ወይም ጩኸቱን እንዲያደርጉ ፈቅዶላቸው ነበር። በቦታውም አንዳንድ አለመግባባትና አምባጓሮችም ተቀስቅሶ ነበር ሲል ማስታወቁ ተገልጿል። በፋርስ ባህረ ሰላጤ ያለው ውጥረት አሁንም እንደቀጠለ ነው። በኩዌት የኢራን ሰው አልባ አውሮፕላኖች ድሮኖች ጥቃት ማድረሳቸው እንደገለጡ ነው። የኩዌት የውጭ ጉዳይ ሚኒስትር እንዳስታወቀውም በሀገሪቱ ሰሜናዊ ክፍል በመንግስት ተቋምና መስሪያ ቤት ልቻይም ከፍተኛ ጉዳት መድረሱን ገልጿል። ሌሊት ላይም ኢራን መዛቷን ቀጥላለች። አካባቢውን በሳት አጋየዋለሁ የምትችል የማጋየትና ወደ ጦርነት የማስገባት ኃይል አለኝ ስትል አስታውቃለች። በተለይ ለአሜሪካ የሚረዱ ሀገራትና አሜሪካን የምትንቀሳቀስበት ቦታዎችን የጦር ካምፖችን የማጥቃት ኃይል አቅም አለኝ ስትል ኢራን በድጋሚ ስታለች። በሩሲያና በዩክሬን ያለው ጦርነት ቀጥሏል። ዛሬ ሩሲያ ወደ ዩክሬን ዋና ከተማ ኬቭ 27 ሚሳኤሎችን አስወንጭፋለች። ከነዚህ 27ቱ አንዱን ብቻ ዩክሬን ማስወንጨፍ ወይም መምታት ትችላለች። ምክንያቱም ፕሬዚዳንቱ ሲገልጹ አቅም እንዳነሳቸውና ማወንጨፊያው ሚሳኤል እንደሌላቸው ተናግረዋል። 35 ሚሳኤሎችና 185 አጥፍቶ ጠፊ ሰው አልባ የሚወሩ አውሮፕላኖችን መደብደባቸው ተገልጿል። ፕሬዚዳንት ዘለንስኪም እንደተናገሩትም ጸረ ሚሳኤል እንደሌላቸውና አሜሪካም ሆነ አውሮፓ እንዲለግሷቸው ተማጽነዋል። በዚህ ጥቃት 9 ሰዎች ንጹሐን ዜጎች ሲገደሉ 28 ቆስለዋል። ከእነዚህ ውስጥም 4 ሕፃናቶች እንደሚገኙበት ገልጸዋል። በመጨረሻም የአየሩ ጸባይ ሁኔታ በጣም በከፍተኛ ሁኔታ ሙቀት መጠን ላይ እንገኛለን። እንደውም ወደፊት ለሁለት ቀናት ያህልም ይቀጥላል ይላሉ። የሙቀቱ መጠን በዲግሪ ሴንቲግሬድ በዛሬው ዕለት ኢየሩሳሌምና አካባቢዋ 34 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 32፣ ሃይፋና አካባቢዋ 32፣ ቤት ሽአና ትቤሪያ 41፣ ቢርሸባ 37፣ ኢላት እስከ 43 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ባለሙያዎች። ክቡራትና ክቡራን አድማጮቻችን የሰዓቱ ዜና እስካሁኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። መስመር ላይ ባልደረባችን ራሜ ማላዛር መስመር ላይ ይገኛል። ራሜም ሰላም ጤና ይስጥልኝ፣ እንደምን አመሸህ? መልካም ሰንበት ይሁንልን።
1: ሻባቶ አይቸውንደነ
0: እግዚአብሔር ይመስገን። ሁሉ ሰላም
1: እኛ ጋር ሰላም ነው።
0: ሙቀቱማ በህይወቴ እኔ ያለው ሀጠት ቻላቅም ዛሬ ተጣውትን ያል
1: ይሆናል።
0: በእውነት
1: ጥሩ ነው፣ ያስፈልጋል።
0: ተጣ አዎ፣ ይጠጣል ይወጣል ይሆን። እሺ እንግዲህ አንተ ጋር ሶስት ርዕሶች አሉ የምንወያይባቸው። መጀመሪያ በሀገራችን ተጨባጭ ሁኔታስ እንዴት ነው? ወደ ምርጫው በምንመጣበት ሰዓት ምርጫውን እንዴት አየኸው? እንዴት እያየኸው ነው? በተለይ የእኛ ማህበረሰብ ቅድመ ዝግጅት ፖለቲከኞቻችንስ፣ በፖለቲከኞቻችን መካከል ያለ ሁኔታ እንቅስቃሴያቸው ምን ይመስላል የሚለውን እስኪ እንመልከተው።
1: ለጊዜው ልሸር ጉድ ነው። ዝም ብሎ ያው አዳዲስ ፓርቲዎች መቋቋም ማስመለከተ አንዱ ከአንዱ ጋር እንዲጨመር ማባበል መግባባት እና የዚህ አካል እንዲሆን ቃል መግባት ያው የተለመደ ነው። ያ ነው አሁን ልክ የገበያ ልውውጥ ነው መስሎ የሚታየው። ማን በርካታ ብዙ ድጋፍ ያገኛል የሚለውን ሰው እየፈለጉና እየመለመሉ ከፓርቲው እንዲገባ ማድረግ ነው። የዚያ ሁኔታ ነው ብልመላ አዳዲስ ተወዳዳሪዎችን በህብረተሰቡ በኩል ተቀባይነት ያላቸውን እና ድጋፍ ያስገኛሉ ተብሎ የሚጠብቁትን ነው አሁን ሁሉም በማደን ላይ የሚገኙት። እኔ ትልቅ ፓርቲዎች ራሳቸው ነው ሂደት ውስጣዊ ሂደት እያካሄዱ ነው። ሊኮን ለምሳሌ ትራይል ረት የሚወታለ የእሱን ምርጫ ለማካሄድ የተዘጋጀ ነው የሚገኘው። ያን እንግዲህ ፕራይቨርስ እንግዲህ የምደባ የቦታ ምደባ ምርጫ ነው። አንደኛ፣ ሁለተኛ፣ ሶስተኛ ማን እንደሚወጣ ከዚያ እንግዲህ እየዘለቀ ይሄዳል። ራቅ ያለ ቁጥር የሚያገኘው የመግባቱ እድል የቀነሰ ነው የሚሆነው እና ከዚያ ደረጃ ለመድረስ ሁሉም መራጮች የመምረጥ መብት ያላቸውን ለመግባባት እና እኔ ከዛኛው እሻላለሁ የሚል የማባበል ቅስቀሳቸውን እያካሄዱ ነው የሚገኙት። ሌሎችም ፓርቲዎች እንደዚሁ እንዳልኩት ቀደም ብዬ አዳዲስ ፓርቲዎችም ብቅ ብቅ እያሆናቸው እነሱም ደግሞ የተለያዩ ሰዎችን ያቀፈ ፓርቲ አዲስ ፓርቲ ለመመስረት እየተደራደሩ ነው የሚገኙት እና ይሄንን ነው የሚመስለው ለጊዜው። ዋናው ምርጫ ቀን ገና ነው። እስከዚያ ድረስ እንግዲህ ያው ምርጫ ቀስቀሳ
0: ይሄ በፖለቲከኞች ሲሆን የእኛው ወጣ በምርጫው በማህበረሰባችንስ ለምርጫው ዝግጁ እንትላለ? እንግዲህ ገሽራሜ ማንተ ታውቃለህ እዚህ ብዙ አመት ነው በምርጫ ሲካሄድም ብዙ ጊዜም በስራ በኩልህም በቅርብ ታውቀዋለህ። ስታስበው ማህበረሰባችን እንደው ካሁን ከነበረበትኝ ዛሬ ጥሩ ደረጃ ላይ ይገኛል ብለህ ታስባለህ? ምክንያቱም ፖለቲካው ጨዋታው ገብቶታል ወይ?
1: ይኸው እንግዲህ እኛ ህብረተሰብ ስናወጣ ሁለት ችግሮችን ነው የማየው። አንደኛው እኛ ህብረተሰብ ስንል እኛ ከሌላው ህብረተሰብ ተገልለን የራሳችን ሰዎች ብቻ መርጠን እነሱ ደግሞ ስለ እኛ ብቻ ትኩረት የሚያደርጉ መሆን የለባቸውም። ተመርጦ ከእስራኤል ብሔራዊ ፓርላማ አባል የሚሆን ሰው የእስራኤልን አጠቃላይ ህዝብ የሚወክልና የሀገሪቱን ጉዳይ በኢኮኖሚ በኩል፣ በማህበረሰብ በኩል፣ በደህንነት በኩል ባስመለከተ ሰፋ ያለ አመለካከትና ጠልቅ ያለ እውቀት ያለው ሰው ተመርጦ እንደ ማንኛውም የክርስት አባል በኩል ደረጃ የመነጋገር ሀሳብ የማቅረብ አዳዲስ ህጎች እየደረገገ የሚጸድቁ የማድረግ የዚህ አይነት ችሎታ ያለው ሰው ነው መፈለግ ያለብን እና ይህን ባስመለከተ መሸመኛ ነገር የታወቀ ነው። እኔም እያሉ ሁሉም በዚያ ብቅ ብቅ ይላሉ። አቅሙ አላቸውም የሌላቸውም እንዲሁ ይገቡና ይህን ድምፁን እንዲፈተን ያደረጉታል። በአንድ ላይ ሆኖ በሁለት ሰዎች ሶስት ሰዎች ያተኮረ ቢሆን እነዚያ ሰዎች የመግባት እድል የመመረጥ እድል ይኖራቸዋል። አሁን ግን የተበታተነ ስለሆነ የተለያዩ ፓርቲ መሪዎችም ምን ያህል ሰው አለው ይሄ ከኔ ጋር ልግባ የሚለው ሰው ብሎ ነው እንግዲህ ሂሳብ የሚያደርግ እና ትርፍ ምንድን ነው ምን ትርፍ ነው ማገኝ ሰው ምን ያህል ድጋፍ አገኛለሁ የእሱ ድጋፍስ ምን ያህል ክርስት አባል እንዲመረጡልኝ ያደርጋል የሚለው ሂሳብ ነው እንግዲህ የሚታሰብ ያለው። ያንን የእኛ ሰዎች እያሰብንበት አይመስለኝም። አሁንም አንዳንዶቹ እኔም እመረጣለሁ እኔም ነበርኩ እኔ ቀደም የነበሩትም አሁንም ደግሞ አዳዲስ የሚነሱ አሉ። ምንድን ነው ይህን ያህል መሯሯጥ ይህን ያህል መቸኮል ምንድን ነው? በአንድ ላይ ሆኖ መክሮ ዘክሮ እገሌ ብቃት አለው ሁሉንም የሚመለከት አመለካከት አለው ሰው ይውቀት አለው ብሎ በዚያ ላይ በዚያ ሰው ላይ ሁላችንም አንድ ሆኖ ሁሉም አንድ ሆኖ እንዲመረጥ ጥረት ማድረግ እንጂ የዝም ብሎ እኔ ከወደቅኩ እኔ ከቀረው እሱ ማይግባ እሱ ከገባ እኔም ዝም ብያልቀመጥም የሚል ባህሪ ነው ያለና የመጥፎ ባህሪ ነው። ይህንን መተው አለብን መሰለኝ።
0: አንዳንዶች እንደዚህ የሚሉ አሉ ጋሽራሚም አሁን የሚደረገው ምርጫው በአገር አቀፍ ደረጃ የፓርላማ ለህዝብ ተወካይ የሚደረግ ምርጫ ነው። በእስራኤል እንግዲህ ሁለት አይነት ምርጫዎች ይካሄዳሉ። አንድም በከተማ ከንቲባ ለሚሆን ምርጫም የሚካሄድበት አለ። በየአምስት ዓመቱ መሰለኝ ባለሳሳት አንድ የምርጫ የሚደረገው እዛ ላይ ይበልጥ ኃይላችን አሁን ወደዚህ ከመምጣታችን በፊት እዛ ላይ ነው ትልቅ ትኩረት ልናደርግ የሚገባው። በመማክርት ሸንጎ ለመግባት ብሎም አንድን ሀገር ለማስተዳደር በዛ ያለን ኃይላችን መጀመሪያ እዛ ላይ መጠናከር አለብን። ወደ ሀገር አቀፉ ከመምጣት በፊት እያንዳንዳችን በምንኖርበት የከተማ የራሳችን ኃይል የራሳችን ተጽዕኖ ልንፈጥር ይገባል የሚል አመለካከት አለና ለዚህ ደግሞ እኛ አሁን ብቁ አይደለንም ገና አልበሰልንም የሚሉ አሉ። ምን ትሏል ይሄን?
1: ይኸውልህ በስለንማ እያረረን አለ ነው አይቸው። ቆየን እኮ እዚህ ሀገር ስንት ቀን ቆየን አረጀን እኮ እና አልበሰልንም ማለት እንድናችል ቋንቋውንም ባህሉንም ሁሉንም አውቀነዋል አለንበት እንኖርበታለን። ይህን ማለቁ ከሆነ ችግር አለብን ማለት ነው። ይህኛ እዚህ ተቀምጠን እና እንዳልከው ለምሳሌ በከተማ ደረጃ በመዘጋጃ ቤት ምክር ቤት አባል በመሆን የፖለቲካ እንቅስቃሴን የፖለቲካ ሂደትን ከተማረ ካጠና ከጎዘጎዘ በኋላ ከዚያ በኋላ ወደ ሀገር አቀፍ አስተዳደር አመራር መሻገር ይቀላል እና ያን ሳይሆን ነው እኛ ዘለን ገፈት ፓርላማ ብሔራዊ ፓርላማ እንግባ እያልን የምንለፋለን። እና አሁን ያልከው ልክ ጥሩ ጥቆማ ነው። በዚያ በኩል አሁን በማዘጋጃ ቤት ደረጃ በከተማ ከንቲባ ማዘጋጃ ቤት ባስመለከተ የኛ ሰዎች ይሄ ባህሪ አለ እዚያም ቢሆን እኔም ይባባሉና በመጨረሻ ብዙዎቹ ሳልፎ ይቀራሉ። አሉ አሁን የተመረጡ አሉ ቁጥራቸው ያነሰ ሰዎች አሉ። በመዘጋጃ ቤት በኩል የመዘጋጃ ቤት ምክር ቤት ሸንጎ አባል ሆነው እነሱን አሁን ቀስ ብሎ ደግሞ እንደገና ከዚያ ከበቱትን የፖለቲካ ሚና ጨዋታ ወደዚያኛው ለመሻገር የአካባቢውን የከተማ ሰዎች ማደራጅ ተኖርባቸዋል። የማዘጋጃ ቤት ምክር ቤት አባል መሆን ማለት የኢትዮጵያ ሊሆኖች ብቻ ትኩረት አድርጎ በእነሱ ብቻ ሳይሆን በአጠቃላይ ለከተማ ነዋሪ ህይወት የሚፈልግ የሚገባቸውን አገልግሎት መስጠት በዚያ ሁኔታ ነው እንግዲህ የከተማ ነዋሪዎች አጠቃላይ ከተማ ነዋሪዎች ድጋፍ ካገኘ እንደዚህ ያለ ኃይል ያለው ካለ ላይ የፓርቲ መሪው ያን ሰው ራሱ ለምኖ እና እኔ ጋር ግባ ይለዋል። ኃይሉን በጀርባ ያለውን ደጋፊዎች ቁጥር ስለሚ
0: ይመለከታል።
1: አዎ እና በዚህ አይነት መጠቀም ሲገባል ዝም ብለን እንደዚሁ
0: አሁን ጋሽ ራሜ ማኑ እንዳልከው አንዳንድ ጊዜም ቢሆንኛ አሁን በተለይ ተመራጭ ወይ እንመረጣለን ብለው የሚቀርቡት ለዚህ ብቁ ነን ብለው የሚቀርቡት የምርጫውን እንቅስቃሴ የሚጀምሩት ያው ምርጫው ሲቃረብ ነው። ነገር ግን እንደኔ ምልከታና እንደኔ ሐሳብ የምርጫ ሂደቱ ባንድ ጊዜ ብቻ የሚመጣ ሳይሆን እንደውም ከስር ከመሰረቱ በየአካባቢያችን በየመንደራችን መደራጀት ማህበረሰቡንም ወጣቱንም በልምዱ በስራው በዘርፉ ያደራጀን ስለ ፖለቲካ ምንነት እየተጠናከረን ሲጀመር እዛው በከተማችን ውስጥ በሚንሰጡተኝ በተለያዩ የበጎ አድራጎት ስራዎች መጠመድ አለብን። ያን ቀስ በቀስ በበጎ ስራ እየሰራን አንደኛም ችግራችን እየፈታን ሁለተኛም እየተለማመድን እየተቀራረብንና ወደ ፖለቲካው ማደግም ስር መሰረት ይዘን መምጣት እንችላለን። መጀመሪያ በሰፈራችን ከዛ በከተማችን በአካባቢው ከዛም ወደ አገር አቀፉ ለመሸጋገር እንችላለን። ግን የዚህ አይነት ስራ ግን የመስራቱ እጅግ በጣም እኛ ወደ ኋላ የቀረንበት መስሎ የሚታይ ሁኔታ ነው ያለው። ያልከው ነገር በእውነት ተገቢ ነው መሆንም ያለበት ነው። ወደ ሐማስ እና እስራኤል በምንመጣበት ሰዓት በተለይ በአሁኑ ሰዓት ደግሞ እንደሚታወሰው እንግዲህ ሐማስ እና እስራኤል ምንም በሶስተኛ በኩል ቢሆንም የተኩስ አቁም ስምምነት ተደርጓል። በዚያ የተኩስ አቁም ስምምነት ውስጥ አንደኛው ዙር ሁለተኛው ዙር የምንጠራው አሁን ወደ ሁለተኛው ዙር መሸጋገር አለብን የሚባል ነው። ያም እንግዲህ ሐማስ መሳሪያው ማስረከብ አለበት፣ እስራኤል በአዛ የተቆጣጠረቻቸውን ቦታዎች ለቃ መውጣት አለባት። ይሄ በስሏል? ይህስ ነገር ሐማስ በእውነት መሳሪያው ሊፈታ ይችላል?
1: የሐማስ ጉዳይ እንደተመሰለ እንግዲህ ለምናቆላችን ያው ጦርነቱ መውሳቱ እንደገና ወደጋገመ የሚሆነው አሁን ያለበት ደረጃ የእስራኤል መከላከያ ሰራዊት አዛ ውስጥ 60 ከመቶ የሚሆኑ ቦታ እንዲያዘ ነው ያለ። የብጫ ክልል ብጫ ወሰን ብጫ ክልል የሚል ስም ተሰጥቶት
0: ያናካ አዎ ክልል ብጫ መስመር ክልል
1: አዎ ይወዚያ የእስራኤል መከላከያ ሰራዊት ሰፍሮ ነው የሚገኘው። የሐማሶቹ በዛ ከሆነች ቀረችው ቦታ እዛ ውስጥ ነው ያሉ። ከዚያው ነው ለእስራኤል መከላከያ ሰራዊት ማደጋ ማድረስ የማይችሉም ለዚያ በእስራኤል ዜጎች ላይ አደጋ ማድረስ የማይችሉበት ሁኔታ ነው ያሉት እና ከዚያ ውስጥ እንደ አንድ ጓዳ ነው ተዘግተው የሚገኙት። አሁን ይህ በእንዲህ እንዳለ እንግዲህ ፕሬዚደንት ትራምፕ ያቀረቡት እቅድ አለ 15 ነጥብ የያዘ እቅድ ቀደም ሲል አቀርበውታል። ያን እቅድም እንግዲህ መጀመሪያ የሰላም ጉባኤ እንዲቋቋም የሚል ነው። እንግዲህ የሰላም ጉባኤ ተቋቁሟል። ተቋቁሞ ሚላድኖቭ የሚሉት ሰውዬ ናቸው ሰብሳቢ። በእሳቸው ሰብሳቢነት የሰላም ጉባኤ ተቋቁሞ ሁኔታውን ሲነጋገርበት ሲመክርበት ተቆየ። በኋላ ሰሞኑን የተደረገው ነገር አለ። ይኸው ሐማስ የጦር መሳሪያውን እንዲፈታ ለመፍታት ፈቃደኛ መሆኑን ከባድ ጦር መሳሪያ ቀላል ጦር መሳሪያ ዋሻዎችም የት እንዳሉ እንዲናገርና እነዋሾችም ዋሻዎችም እንዲወድሙ ሆኖ ከዛ ይሄ ከሆነ በኋላ የአዘን የሚመራ ይሄ ቴክኖክራት ይሉታል ይሄ ባለሙያዎች ብቻ ለምሳሌ ፖለቲከኞች ሳይሆኑ ባለሙያዎች እያንዳንዱ ባለሙያ ለምሳሌ የሕክምና ባለሙያ ይሆናል የኢኮኖሚ ባለሙያ ይሆናል የተለያዩ ሙያ ተኛ የሆኑ ሰዎች አንድ ላይ ሆነው አዛን እንዲያስተዳድሩ የሚል ነው። እንግዲህ አሁን በዚያ መሰረት አዛ የሚገኙ ፍልስጤሞች መልሰው እንዲቋቋሙ እርዳታ ዓለም አቀፍ እርዳታ እንዲሰጣቸው እንዲቀርብና የፈረሰው አዛ እንደገና እንዲሰራ ሐማስ ይህንን ለማድረግ ፈቃደኛ ሆኗል የሚባል ነገር ይሰማል። አልፎ አልፎ ደግሞ እንደገና አይ እስራኤል ካልወጣች እኛ ፈቃደኛ አንሆንም እስራኤል እኛ ይህንን ስናደርግ እስራኤል ደግሞ ለቃ ትወጣውን ካለችበት ቦታ የሚል አመለካከት አለ። አንድ ከፍተኛ ባለስልጣን እንዳሉት ከሆነ በአዛ ውስጥ ያሉ እዚህ አንቋ ተቀስቋቸው አካል የሚሆን ባለስልጣን እንዳሉት እስራኤል ሐማስ ጥቁር ፈቶ ሁሉን ነገር ከወታደራዊ ወይም በጦር መሳሪያ ይዞ ከመቀመጥ ነፃ መሆኑን ስናረጋግጥ ያኔ እስራኤል ደግሞ ካለችበት ቦታ እንድትወጣ ይደረጋል እና ያኔ አስተማማኝ የሆነ ሰላም ሁኔታ በአካባቢ ይኖራል የሚል ሀሳብ ነው እንግዲህ እየቀረበ ያለው። አሁን እንግዲህ እንደምታውቁት ስንመለከተው ፕሬዚደንት ትራምፕ አቀረቡት 15 ነጥብ ካለው ሰነድ ላይ ለምሳሌ 7 አንቀጽ 7 እንመለከተው ምንድነው የአዛ የሚገኙ ሐማስ በኩል የሚገኙ የፖሊስ ሰራዊት አሉ ደነት አስከባሪ ፖሊስ ሰራዊት በአጠቃላይ ከቃቸውን ፈተው እንዲያስረክቡ እነሱም ለከንደማንኛው ሰላማዊ ዜጋ እንዲሆኑ የሚል ነው። ከዛ አንቀጽ 8ም ቀድም እንደተቆምኩት የከባድ መሳሪያ አላቸው ያን ያህል ብዙም የላቸው መስራላው ደማባቸዋለች ያለው ከባድ መሳሪያ እሱ በሙሉ ለዚህ ለአሁን ለተቀሰደው አካል አስረክበው የተቀሰደው አካል ለጦር መሳሪያዎች ከጥቅም ውጭ እንዲሆኑ ማንኛውም ሰው እንዳይገለገልባቸው እነሱም በሙሉ ያን መሳሪያው ያለውን መገጣጠም ነገር አውላልቆ ከጥቅም ውጭ እንዲሆኑ ማድረግ የሚል እንትን ቀርቦ ያለው። እኔም ባስመለከተ እንግዲህ እስራኤል በዓለም አቀፍ ደረጃም ተጽዕኖ አልተደረገባትም መከላከያ ሰራዊት ሲም ከዛ ውጭ የሚል ጥሩ ነገር ነው። ይሄ በእኔ አመለካከት ለእስራኤል ጥሩ ነው ብዬ ማምነው እና ከዚህ አሁን እንግዲህ ሐማስ እየፈራ ያለው ምንድን ነው እስራኤል እንደተለመደው እያገነች ትገልላለች። ይሄ ቀንደኛ ነገር የሆኑ የሐማስ ሰዎች እስካሁንም አላቋረጠችም። አሁንም ቢሆን ደግሞ ይህን እንዳትቀጥል መደረግ አለበት ቃል ይገባልን ወይም ደግሞ ዋስትና ይሰጠል የሚል ሀሳብ ሐማስ አቅርቧል። ይህም ደግሞ እንግዲህ ቀስ ብሎ የሚታይ ነገር መሰለኝ እና አንድ ይህንን ደግሞ የሚያስተባብሩ ያኔ አንድ ጀነራል ናቸው የአሜሪካ ጀነራል ጀስፐር ጀፈር የሚባሉ እሳቸው የሚሉት ምንድን ነው አሜሪካ እነዚህ አሁን የተጠቀሱት ነገሮች ሁሉ ተግባራዊ እንዲሆኑ አሜሪካ ዋስትና ወስዳለች እኔም ከዚህ አለሁ የሚል መግለጫ ሰጥተዋል እና ይሄንን ባስመለከተ እንግዲህ ያዛ ጉዳይ እስካሁን ድረስ በእውነት ያልተጠበቀ ነው። ይሁን ለውጥ ይሆናል ብዬ ነው ማልገመትኩም ነበር።
0: ምን ያህል ተግባራዊ ሊሆን ይችላል? ሐማስም እንግዲህ እንደምንሰማው ከባድ መሳሪያዎችን ነው ማስረከም እንችል እንጂ እነኚህ ቀላል መሳሪያዎችን ለራሳችን ለደህንነታችን መጠበቂያ ሲል ከኛ ጋር ማስቀር አለብን መስጠት አንፈልግም የሚል ሐሳብም ያቀርባሉ። እንደምናስታውሰው ሁሉ ጥቅምት 7 2023 ቀላል መሳሪያ ይዘው መጣው ነው እንግዲህ ያን ያህል ጥቃት ያደረሱብንና ይሄን እንዴት እስራኤልስ ልትስማማ ትችላለች ወይ በዚህ ዙሪያ?
1: እስራኤል መማጥስማማም አሁን እንዳልኩት እንግዲህ ይሄው የተጠጠሰው የሰላም ጉባኤ አባላት ይሄንን በሙሉ አሁን የተጠጠሰው ቀደም ብለን መተግበር እንዳለበት ሐማስ ተጠይቋል። ሐማስም ፈቃደኛ ነው የሚባል ነገር ነው እንግዲህ ተወራ ያለው። እንግዲህ ወሬ ወሬ ነው ግን ተግባር አዊ ሲሆን ነው እንግዲህ ማመን የምንችለውና ይሄ በስመለከታ እስራኤል አቋም እስራኤል ሁኔታ በዛ በኩል ጥሩ ሁኔታ ጥሩ ወጥሮ ያለችው እንደ ቀደሙን በዓለም አቀፍ ተጽዕኖ ሳይደረግባት ዓለም አቀፍ ማዕቀብ ሳይዛትባት ይህን የመሰለ እንትን መጠናቀቁ ጥሩ መስሎ ነው የሚታይ በእስራኤል በኩል።
0: ወደ ሊባኖስ ስንመጣስ ሊባኖስ እና እስራኤል እንደው ከአሁን በፊት የሚጠየቀሱት ጉዳይ አለ። እኔ በጣም የሚሰማኝ ወይም እንደኔ እንዳንድ ግለሰብ እንደው ይሄ ጦርነት አክትሞ ሊባኖስ እና እስራኤል ጥሩ ወዳጅነት ሀገር ይሆን ይሆን? ምንድነው ያልኩት አንድ ነገር ያልኩት አለ ባለፈው ጊዜ ሊባኖስ እንግዲህ በሁሙስ በማዘጋጀት በአለም በጣም የታወቀች ነችና እንደው የእስራኤል ተላቢብ ሰዎች ይደው ሊባኖስ ሁሙስ የሚበሉበትኝ እነሱም ወደኛም ተላቢብ የመጣው እንደው ቢራ መጠጣት እንፈልጋለን ሚሉም አሉና እንደው ያ ነገር እውን ይሆናል ብለህ ታስባለህ?
1: ባላ ፈለንጋብዛቸዋለሁ
0: የነሱ ኸምስ የኛ ፈላፈል ይመጫ
1: እና በርከት የሊባኖስ ጉዳይም ጥሩ አቅጣጫ ነው ይዞ የሚታየው። የሊባኖስ መንግስት እንደ መንግስት ሊባኖስ በሰላም እንድትኖርና እንድትበለጽግ ዜጎች እንዲበለጽጉ ፍላጎት እንዳለው ነው ምንም መለከታው ነው የሊባኖስ መንግስት። እዚያ እንግዲህ ያስቸገረ ያለው ምን እንደምናውቀው ህዝባላ ነው። ህዝባላ ደግሞ የጀርባ አጥንት ሆኖ ቢረዳት እምትረዳ ኢራንም ደግሞ የራሷ ጀርባ አጥንት ተደብድቦ የተሽመነመረች ነው የምትገኘው። ስለዚህ ይህ አጋጣሚ እንግዲህ ጥሩ አጋጣሚ ነው ሆኖ ያለው። ስለዚህ አራተኛ ጊዜ መሰለኝ የእስራኤልና የሊባኖስ በአሜሪካ አሸማጋይነት አቀራራቢነት ድርድር የሚያካሄዱት በሚቀጥለው ሳምንትም እንደዚሁ ቀጣይ ድርድር ሮማ ጣሊያን ውስጥ ይካሄዳል ተብሎ ነው የሚጠበቅ ያለው እና ጥሩ ሁኔታ ነው እየታየ ያለው። ምክንያቱም ሁለቱ ሀገሮች እንደምናውቀው የወሰን ወሰርክብኝ ቦታ መሬት ወሰርክብኝ መልስ የሚባል ክርክር የላቸውም። እስካሁን ድረስ እንደዚህ ያለ እያፋጁ ያለው ሂዝባላ ስለሆነ ሂዝባላ መሆን እንግዲህ በሊባኖስ በኩል የተጠላ ስለሆነ እስራኤልም እንደዚሁ በአቅሟ ያው የድርሻዋን የደበደበች የምትገኘው ባይገርም አንተም ማይተው ይሆናል። የእስራኤል መከላከያ ሰራዊት በዚህ በደቡብ ሊባኖስ ወዳለው የዚህ የምህንድስና ክፍል ወታደሮች ሂዝባላ ፈንጅ ተኩሶ መጠነኛ ጉዳት ያደረሰ በዚያ አጸፋ እስራኤል 700 ቶን ዜረሳይ እንግዲህ 1,700 ኪሎግራም ማለት ነው በመጣል ከዚህ ከቡፎር የሚባለው የጦር ድሮ እንት ጦር ምሽግ አጠገብ የነበረው ዋሻ በሙሉ እንደወደመች ነው የሚነገር ያለውና ያ ዋሻ እንግዲህ የሂዝባላ ሰዎች ተደብቁበት አይደለም ግን ዋና የጦር መምሪያ አድርገው ይጠቀሙበት የነበረው ዋሻ ነው እና ያ በሙሉ እንዲወድም አድርጋለች። እና ይህ ሁላ እንግዲህ ምንድነው የሚለው እየቀፈቀፈች ቀስ እያደረገች ሂዝባላንም እያዳከመች ነው ያለችው እስራኤል። በዚህ ሁኔታ ሂዝባላ የሊባኖስ መንግስት ሲያንገራግር የነበረው ሀይሉ እየደከመ ስለሄደ የሊባኖስ መንግስት አሁን ደፍሮ ማንንም ሳይፈራ ከእስራኤል ጋር መደራደርና እርቀ ሰላም ማውረድ የሚችልበት አጋጣሚ እየተቃረበ እየሄደ መሰለኝ።
0: እሺ ይሁን እንግዲህ እስኪ ያ ነው ሁላችንም የምንፈልገው የምንጠብቀው ሰላምን የመሰለ ነገር የለም። ሰላም ሲኖር ነው ሁላችንም በሰላም መኖር የምንችለው። ሽራሜም ለሰጠህን ማብራሪያ እጅግ በጣም እናመሰግነው። እግዚአብሔር ይስጥልን። መልካም ሰባት ሸቧቶ መልካም ሳምንት ይሁንልን። ቶዳባይ

0: የተከበራችሁ አድማጮቻችን እንደቀጠለ ነው መስመር ላይ ጋዜጠኛ ጥላሁን መልኬ ይገኛል። ጥላሁን እንደምን አመሸህ? መልካም ሳምንት ማለት ይቻላል አይደል? ሰንበት ይወጣችሁ ነው ባለሳሳብስ ገና ነው ተወሰደ ደቂቃዎች
1: ቀረ። አዎ አዎ ከተወሰደ ደቂቃዎች በኋላ
0: እንዴት ነህ? ሁሉ ሰላም?
1: እንዴት ነህ? ሀገሬ ያለኮ አርቲስት
0: ድማን እንደ ሀገር ሀገር ሲኖር እኮ ነው ሁሉንም ነገር ማድረግ ምን ይችላል አይደል እንዴ? ምንድን ነው የሚባል ምንድን ነው ቆየኝ አረ እንደው ሀገር ስለ ሀገር ሀገር ሳለ ነው አረ እንዴት ተጠፋብኝ ምንድን ነው የሚባል እንደው ከወዴ እኮ አለ አሁን እንደው ባፌም ቢያለኝ እንጂ ምን ለሁኔታ አለና ሀገር እንኳ ቢሞት ወዴት ይደረሳል? እናት አባት ቢሞት በሀገር ይለቀሳል? ወንድምት ቢሞት በሀገር ይለቀሳል? ሀገር የሌለችለት ወዴት ይደረሳል ይባላል። እና እንደ ሀገር የመሰለ ነገር የለም። ሀገራችን የምንጠብቅበት እስራኤል አምላክ አቅሙን ችሎታውን ትዕግስቱን ይስጠን።
1: እውነት ነው።
0: ሽማግሌው እኮ አይደል?
1: አዎ እንደዚህ እኮ ነው። አንዳንድ ሲል መደማመር ሲመጣ ጥሩ ሀሳብ ሲኖር ችግራችን አሁን ካልከው ጋር እኮ አይቼው እኛ ጠላቶቻችን እኮ አንረታም እኮ ለጠላቶቻችን።
0: እውነት ነው።
1: እና መጨረሻ ጠላቶቻችን በአሸናፊነት የምንወጣው ትልቁ የእኛ ችግር ማለተኛ አጠቃላይ ይሁዳውያን ስንባል ሁሉም ትንሽ አዋቂ ነን ስለሚል የእርስ በርስ አለመግባባት፣ እርስ በርስ አንዱ ከሌላው በለጥ የማለት አዋቂ ነኝ የማለት ሁኔታ፣ የውስጥ የመከፋፈል ችግራችን እንጂ ጠላቶቻችን እንደምችል እና ከመተሳሰቡን ትግስ እነዚህ ያስተምሩናል። ባጭሩ እነዚህ ተሞክሮዎች አሁን ጠላቶቻችንም ክፍተታችን ሲያዩ ነው እነሱ የሚሞክሩን የሚደፍሩን። አሁን ካሳለፍነው ጦርነት በይበልጥ ደግሞ በእስራኤል ታሪክ ይህንን ሶስተኛ ዓመት ያስቆጠረውን ረጅሙን ጦርነት ከዚህ ምናልባት እንማራለን የሚለው ሁኔታ ይኖራል። እንዳልከው ሀገር ነች። ሀገር ከሌለች
0: እውነት ነው ፋርስ ባህረ ሰላጤው ውጥረት በጣም በከፍተኛ ደረጃ እየቀጠለ እንደውም እኔ አሁን ወደዚህ ወደ ስቱዲዮ ከመግባቴ በፊት እንደውም እስከ ሰኞ ድረስ ጦርነቱ እንደገና እንደሚፈነዳ ግምት እንዳለ እየተነገረ ነው። እንዴት ታየዋል?
1: አዎ የቀናት ጉዳይ ይባላል። ግን ታውቃለህ አይቼው በተደጋጋሚ ካሁን በፊትም እንደውም የአጭር ጊዜ ትዝታ ባለፈው ሳምንት አርብ ለቅዳሜ አጥቢያ አጠቃላይ እስራኤል ውስጥ ማለት ነው አብዛኞቹ ዜጋዎች ጦርነት ይከፈታል የሚል እምነት አድሮባቸው ነበር። መጨረሻ ጠዋት ስንነሳ ግን ያው እንደገና የተራዘመበት ሁኔታ የታጠፈበት ሁኔታ አለ። ማለት ምንም እንኳ በዜና አውታሮችም እንደገና አንዳንድ ምንጮች፣ አንዳንድ ከፍተኛ ባለስልጣናት እንዴት ነው ይህን ነገር ባንክሮ የጦርነት የመሆኑ የመከፈቱ ሁኔታ የጊዜ ጉዳይ ነው ቢባልም፣ ዞሮ ዞሮ ግን ያው አንዱ አሜሪካ ላይ ያለው ደግሞ ፕሬዚዳንቱ ከሳቸው ውጭ ማን የሚያውቀው ነገር የለም። ግን እየተነገረ ያለው አይቼው እንዳልከው እስራኤል እንዲያውም እስራኤልም ገብታበት ማለት ነው አሜሪካ ከእስራኤል ጋር ጥምር ኃይሏን በአንድ ላይ በኢራን ላይ ጠበቅ ያለና በጣም ሰፊ የሆነ ወታደራዊ እርምጃ ይወሰዳል። ይህም የጊዜ ጉዳይ ነው ይባላል። መቼ ማን የማይቃ የለም። ምናልባት ነገ ጠዋት ስንነሳም ወደ ጦርነት ውስጥ ልንገባ እንችላለን። ነገ ከነገ በኋላ አይታወቅም። ግን በአሁኑ ሰዓት ያለው ሁኔታ ሁለቱ ሀገራት እንግዲህ ከአሁን በፊት አሜሪካ እስራኤልን አትግቢ እጅሽን ሰብስቢ የማለት ሁኔታ ነበር። ማለት ብቻዬን እወጣዋለሁ ማለት ምክንያቱም እስራኤል ወደ ውስጥ መግባት ነገሩን ጦርነቱን ማስፋት ነው ከሚል ፍራቻ አሜሪካ አማራጭ የላትም እና እስራኤልም ደግሞ በጣም በከፍተኛ ሁኔታ ስለምትፈልገው ያ ብቻ አይደለም። በአዝነው ሳምንት ጠቅላይ ሚኒስትሩ ወደ አሜሪካ በማቅናት ከሴናተሩ ግራም ቃቢ ስነስርዓት ከዛም ከዶናልድ ትራምፕ ጋር ተገናኝተው ነበር። በዛን ሰዓት የተነጋገሩት ነገር አለ ይባላል። ማለት እስራኤል የሰጠችው ሀሳብ አለ ማለት ኢራን ባጭሩ ማንበርከክና ኢራን እጇን እንድትሰበስብ ከዛም አልፎ ወደ ጠረጴዛ ዙሪያ እንድትዞር ካስፈለገ መፍትሄው ኃይል ነው፣ ይህን ለማድረግ ደግሞ በሚል ጠቅላይ ሚኒስትሩ ወይም የእስራኤልን አቋም ለዶናልድ ትራምፕ ተናግረዋል ይባላል። ማለት ሌሎች አማራጮች አሉ እንዴት ኢራንን መጉዳት እንደሚቻል። ማለት ሌሎች ለምሳሌ አሁን ባለባት የኢኮኖሚ ማዕቀብ የነዳጅ ምርቷን ማውጣት በተመለከተ አሜሪካ የጀመረችው ጉዞ አለ፣ ግን እሱ ወሳኝ በቂ አይደለም። ምክንያቱም ከሌሎች ጎረቤት አገሮች ጋር በመነጋገር እንዴት ነው በምድርም በዛም ማለት በየብስ ማለት ነው ይህን ምርቷን ወደ ውጭ የምታስወጣበት ሁኔታ አለ። አሁን ያን ቦታ መዝጋት ያስፈልጋል። ኢራን ጭራሽ ከሌላው ዓለም ጋር ግንኙነት መፍጠር የለባትም። ይህ ኢኮኖሚ ይቻላል የሚል በእስራኤል በኩል ጠቅላይ ሚኒስትሩ ለዶናልድ ትራምፕ ተናግሯል ይባላል። ምክንያቱም ኢኮኖሚዋን ከነካቴው ለማዳከም ሲባል ነው። እነዚህ ነገሮች ተደምረው ጥቃቱን ተወስዶ ምናልባት እስራኤል የሰጠችውን ሐሳብ አሜሪካ ተቀብለው ወደ ጦርነት ይገባ ይሆን? ይህን ወደፊት እንግዲህ ምን ነው የሆነው? ግን ጎን ለጎን የአሜሪካን መንግስት አይቸው ትንሽ እንዲያስብ አድርጎታል የሚባለው አሁን ሁለት ሁኔታ በጣም እንዴት ነው በራሳቸው ጊዜ እንዴት ነው መፍትሄ ያላገኙት ሁኔታ ነው። በአንድ በኩል ኢራንን በአጭር ጊዜ ከባድ የሆነ እርምጃ ተወስዶ በማስፈራራት ወደ ስምምነት እንመልሳለን የሚል እምነቱ ነበራቸው ዶናልድ ትራምፕ። አሁን እየቆዩ ሲያዩት ግን ኢራን ጠንካራነቷን ኢራን ጭራሽ እየተጎዳችም እኮ አሁን አለው ከዛም ይባስ ብሎ በአሜሪካ ጥቅምና በአሜሪካ ወዳጅ ሀገሮች ላይ ጉዳት እያደረሰች ነው። አሁን ይህ ሁኔታ እንዴት ነው የሚል ግራ ተጋብቷል ዶናልድ ትራምፕ። ኦኬ ጠበቅ ያለ እርምጃ እንወስድ ከሆነ ይላሉ ዶናልድ ትራምፕ። በአማካሪዎቻቸው ዘንድ እንግዲህ የሚቀርበው ጠበቅ ያለ እርምጃ ማለት እስካሁን ድረስ ወታደራዊ ተቋሞችንና አንዳንድ የኢኮኖሚ ተቋሞችን አልፎ አልፎ ቢነኩም ግን ኢራንን ማስፈራራትና ማንበርከክ የሚቻለው በኢኮኖሚ አቅሟ፣ በነዳጅ ኃይል ማመንጫ ድልድዮችን እንዴት ነው ኢኮኖሚዋንን በሚነካ ሁኔታ እዛ ላይ ጥቃት መወሰድ አለበት የሚለውን በጣም ይፈሩ ነበር ዶናልድ ትራምፕ። ምክንያቱም ይህ እዚህ ላይ እርምጃ ከወሰድኩ ነገ ከነገ በኋላ የኢራን ኢኮኖሚ በጣም መጎሳቆል ሲጀምር ኢራናውያን ይጎዳሉ፣ ጨለማ ውስጥ መክተት ማለት ነው። ሌላው እንደገና ኢራንን መገንባት በሚለው እኛውን እጃችን የምንዘረጋው ሌላው ዓለም ነው። ስለዚህ የአጠፋነውን የደመሰስነውን እንዴት እንደገና ለመገንባት ወደዛ እንሄዳለን? ከጥቅሙ ጉዳቱ ያመዝናል የሚል በቃ መፍትሄ ያላገኙ ጥያቄ አለ። ይህ አንዱ ነው። ምክንያቱም ኦኬ በኃይል እርምጃ ልንጎዳቸው እንችላለን፣ ምድረ በዳ ማድረግ ይቻላል ማለት ይህ እነዚህ የኢኮኖሚ ተቃውሞችና የኢራን መንግስት ጥቅምት። ግን ከዛ በኋላ ለምሳሌ አዛን ተመልከት፣ ይህ ጉዳት ከደረሰ በኋላ እንደገና ሌላው ማህበረሰብ ነው ሌላው ዓለም እንግዲህ እንደገና ገንዘብ አዋጦ ሊገነባ ነው። ልክ እንደዛ መገንባት ሲባል ብዙ ጊዜ እንደገና ረጅም ጊዜ ይወስዳል። እነዚህን የኃይል ማመንጫዎች በተለያዩ አካባቢ ቦታዎች ያሉትን የኢራን የኢኮኖሚ የጀርባ አጥንት የሆነውን ከተጎዳ እንደገና ለመገንባት ብዙ ዓመት ይወስዳል። የመጀመሪያዎቹ ተጎጂዎቹ ደግሞ እዛው ያሉት 90 ሚሊዮን በላይ ናቸው። ስለዚህ ይህ ነገር ጥሩ አይደለም የሚል በአሜሪካ በኩል አለ። ለዛ ነው እርምጃ ማለት።
0: በዚህ ላይ ግን ጥላሁን በጣም አሁን ብዙ ሰውም የሚጠይቀው ጥያቄ ነው። ኢራን በእርግጥ በህዝብ ብዛቷ በጣም የህዝብ ብዛት እንዳላት እና ቢያንስ አሁን ያለው መንግስት የአያቶላውን መንግስት የማይደግፉ ከዘጠና ሚሊዮን የሚሆኑ ነዋሪዎች አሏትኝ። ለምንድን ነው አሁን ይህን መንግስት አንፈልግም ባብለ ተቃውሞ ሰልፍ መውጣት ያልቻሉበት ምክንያት ምንድን ነው? ኢራን እንደዛ ተቀጥቅጣ እንደዛ ከፍተኛ ባለስልጣናት አያቶላውን ራሱን አሊ ሀማናይን ጨምሮ ብዙ ተገለዋልኝ አሁንም ድረስም ሰላማዊ ሰልፍ ወጥተው ድምጻቸውን የማያሰሙበት ምክንያቱ ምንድን ነው?
1: ቅድሚያ ጥሩ ጥያቄ ነው፣ ግን መልሱ ደግሞ ከአሁን በፊት አይተነዋልኝ ማለት እንደጀመረ ይህ በአሜሪካ እስራኤል በኢራን ላይ የነበረውን ጦርነት እንዲያውም ዜጋዎች በቃ የሆነ ይሁን ከሚል ኑሯቸውም በጣም የተጎሳቆለ ከመሆኑ አደባባይ ላይ በመውጣት ተቃዋሚዎቹ ማለት ነው እንግዲህ እንዳልከው 90 ሚሊዮን ከሚሆነው ቢያንስ ከ15-20 ሚሊዮን የሚሆነው እኮ የመንግስት ደጋፊዎች ናቸው። ይህ መረሳት የለበትም። ስለዚህ አሁን ባለፈው ወጥተው አደባባይ ላይ በግፍ ተጨፍጭፈዋል። እንግዲህ ከ45-50 ሺህ ከዛ በላይ የሚሆኑ ዜጎች ሞተዋል የሚባልበት ሁኔታ ለመንግስት የተቃወሙት አሁን በዛን ሰዓት እንዴት ነው የነበረው? ምናልባት አሜሪካ ሆነች እስራኤል በአጭር ጊዜ ወደ ውስጥ በመግባት እንዴት ነው ያው የተወሰኑ መስዋዕትነት ከፍሎ ከዛ በኋላ ስርዓቱ ይገረሰሳል የሚል እምነቱ ነበር። ይህ ነገር ሳይሳካ ቀርቶ በጣም አሳዝኗቸዋል። አሁን ለጠየቀው ጥያቄ ይህንን የልብ ተሞክሮ አጭር ጊዜ ማለት ነው ያዩት ኢራናውያን እንዴ አሁንም እኛ ብንወጣ እኛ እዚህ ሰለባ ስንሆን ማን ነው ለዋስትናችን? ማን ነው ኢራን ወይስ ይቅርታ አሜሪካ ወይስ እስራኤል? ሊደርሱልን ይችላሉ። ስለዚህ አደባባይ ብንወጣ መገደል እንጂ የምናገኘው ነገር የለም አንዱ ነው። ሌላው አትውጡ የሚሉ ደግሞ ከውጭ ሀገር የሚገኙ ተቃዋሚዎችም ሆነ የመንግስት ተቀናቃኞችና ሌሎቹም ድምጻችሁን አሁን እናንተ ጸጥ በሉ የሚል ሁኔታ አለ። ምክንያቱም ሰዓቱ አይደለም ጊዜው አሁን አይደለም ከሚል የተነሳ ሌላውና ዋናው ግን እነዚህም ዜጎችን ተቃዋሚዎችን የሚያስፈራቸው እንዳልኩ ብዛት ያላቸው ታጣቂዎችና የመንግስት ደጋፊዎችና ተጠቃሚዎች በሚሊዮን የሚቆጠሩትኝ አደባባይ ላይ ወጥተው እኮ እነዚህን ዜጎችን ምንም የጦር መሳሪያ የሌላቸውን አደባባይ ላይ ሲወጡ ምንድን ነው የሚያደርጓቸው? ያስሯቸዋል፣ ይገሏቸዋል ገብቷል። ስለዚህ ለምን ይወጣሉ? አናሳ አይደሉም ልንፈልገው ነው። እነዚህ የመንግስት ደጋፊዎቹ ተጣጣቂዎቹ ከዚህ ፍራቻ እነዚህ ያላቸው አማራጭ ምንድነው? ሌላ መፍትሄ ሌላ ተአምር እስኪፈጠር ድረስ ምናልባት ወደ ውስጥ ሊጠበቅ ያለ እርምጃ ሆኖ በመንግስት ላይ እንዴት ነው ሌላ እርምጃ ተወስዶ መንግስቱ ወድቅበት አይነት እዛ ላይ ከተደረሰ ምናልባት የሚል ሁኔታ አለ። ልብ ብለህ ከሆነ ካሁን በፊትም በእስራኤል አነሳሽነት ማለት ነው እንደውም ሌላ የኩርዲስታን የኩርድን እና የመንግስት ተቀናቃኞች ወደ ውስጥ በማስገባት በእንደዚህ አይነት ሁኔታ በውስጥ ማለት ነው ምናልባት መንግስት ለመጣል የሚል በእስራኤል ተሞክሮ የከሸፈ ያልተሳካበት ሁኔታ አለ። ምክንያቱም ቱርክ ይህን ነገር ስላልወደደችው አሜሪካን ከማከርሽ በኋላ ወደ ጦርነቱ እንደውም ቱርክ ወደ ጦርነቱ ለመግባት ምንም አይነት እንደማይረብሻት ምክንያቱም በግል ጥቅሟ የተመጣው በዚህ ምክንያት ዶናልድ ትራምፕ አይ ቱርክ ወደ ጦርነቱ ኢራንን ደግፋ ሳይሆን ለራስዋ ጥቅም ስትል ወደዛ ገባሽ ማለት ሁኔታው ወደ ላይ ታጭቶ ስለዳል በሚል ዶናልድ ትራምፕ ከቱርክ ጋር ተነጋግረው ያቆሙበት ሁኔታ አለ። እና እነዚህ የምድር ጦር ማለት ነው የቱርክ ታጣቂዎች የኩርዲስታን ታጣቂዎች ወደ ውስጥ መግባታቸው ሁኔታ ያንስ እነዚህ ነገሮች አሁን ተሞክሮ ያልተሳኩበት ሁኔታ አለ። ከዛ አንጻራው ለጠየቀው ጥያቄ ዜጎች ድምጻቸው ማጥፋትና ባለቀ ሰዓት ግን ስርዓቱ ሊገረሰስ አይነት ሁኔታ ነው ተዳከም ያን ካዩ ምናልባት ቆይቶ ሊወጡ ይችላሉ ወይም ውጡ ሲባሉ አሁን ባለው ተጨባጭ ሁኔታ ግን ሊጎዳቸውና ሊገደሉ እንደሚችሉ ስለሚያጠፉኝ ድምጻቸውን አጥፍተው እንዲያውም ቤታቸው መውጣት የማይፈልጉበት ሁኔታ አለ። ምክንያቱም ተቃዋሚ ሆነው ወደ ውጭ ከወጡ እንደው ድምጽም ካሰሙ እንኳን ታይዘው የመታሰር ሁኔታ የመገደል ሁኔታ ያንን እንደሚያጋጥ ስለሚያውቁ ድምጻቸውን ያጠፉበት ሁኔታ እና ከፍራቻና ሁኔታውና ጊዜው አሁን አይደለም ከሚል የተነሳ ነው ዜጎች ወጣው አደባባይ ላይ ነገ ከነገ በኋላ ምናልባት አሜሪካና እስራኤል እንደሚያደርጉት ሌላ ጠበቅ ያለ እርምጃም ሆነ ውስጥም ደግሞ ሌላ ኃይል ገብቶ እግር ጦርን በለው እንግዲህ ምናልባት በእንደዚህ አይነት ሁኔታ ምናልባት ስርዓቱን የሚያናገውና ስርዓቱን እንደሚወድቅ ያን ካዩ እነዚህ ዜጋዎች ብዛት ያላቸው አብዛኞቹ ማለት ነው እንግዲህ ያው መንግስትን ተቋሚ ናቸው ምናልባት የነሱ ወደ አደባባይ መውጣት ይታያል። አሁን ባለው ተጨባጭ ሁኔታ ግን እንደሚገደሉና እንደማይጠቅማቸው ስለሚያውቁ ያላቸው አማራጭ ምንድነው? በቤታቸው መቀመጥ ነው። ይሄ ነው ሌላው ቀድሜ ተጀመርኩት አለ አይቼው ቀደም ካልኩት አሜሪካ ምናልባት ከምን ወስደው እርምጃ ጉዳቱ
0: ከጥቅሙ ጉዳቱ
1: ይላል የሚለው ሌላ ጎን ለጎን አዳዲስ መረጃዎች ይወጡ ያሉት ደግሞ እነዚህን ጸረ ሚሳኤሎችን ለመከላከል ማለት ነው በእስራኤል በኩልም በአሜሪካ እንግዲህ ታጣለ አሜሪካ ይቅርታ ኢራን የምትሰነዝረውን ጥቃት እነዚህን ጸረ ሚሳኤሎችን ማለት ነው ያው በእስራኤልም እንደገና አሜሪካ ዋናዋ ግን አሜሪካ በዚህ ያው ብዙም ስላላት ያው በመተጋገዝ ማለት ነው ከምናከሽትበት ሁኔታ ነበር። አሁን የዚህ ጥረት አለ የሚባል ዜና ይወጡ ነው። እንደውም ዛሬ አንዳንድ የዜና ምንጮች የሚጠቁሙት በባህር ኃይሉ በኩል ማለት ነው ጀልባ ላይ ሆነው እንግዲህ የሚያከሽቱትም ሌሎች ጸረ ሚሳኤሎች አሉ። ያንን የማክሸፊያውን ጸረ ሚሳኤሉን እጥረት አለብኝ ሲሉ እንግዲህ ይህን የሚመለከተው ከፍተኛ የጦር ጄኔራል ለአሜሪካ መንግስት ጥያቄ አቅርበዋል። ማለት ጦርነት ከተጀመረ እስራኤልን ሙሉ በሙሉ መከላከል አንችልም። እስራኤልን ማለት የአሜሪካ መንግስት ሁለት አማራጭ
0: ይሄ እኮ ራሱ ቢያንስ አሁን ይህን ነገር አሜሪካ ሁሉም በእጇ ነው ማለት ይህን ነገር እንደገና የማምረት አቅሙ አላት። የት ነበሩ እስካሁን ደስ በዚህ በተኩስ አቁም ስምምነቱ ውስጥ ምን ያህል ማምረት ችሏል ወይስ ጭራሽ ወደዚህ ሂሳብ አልተሰጠውም ነበር?
1: ጥሩ ጥያቄ ነው። ሲጀምር ባሳለፍነው ጦርነት ብዙ ወጪ ብዙ ጦር መሳሪያዎች ብዙ ብዛት ያለው አሜሪካ በምታደርገው የመከላከል ሁኔታ ነው የጸረ ሚሳኤል። ሌላው አሁን ከጦርነቱ በኋላም በአፋጣኝና በአስቸኳይ እንደገና ማምረት በሚል ሁኔታ መንግስት ትዕዛዝ ቢያስተላልፍም በአሜሪካ በኩል ግን እንዲያውም ዶናልድ ትራምፕ እዚህ ላይ ቅሬታቸውን እያሰሙ ነው ይባላል። እነዚህ የጦር መሳሪያ አምራች ኩባንያዎች ግን እንደተጠበቀው እያመረቱ እንዳልሆነም ይነገራል። ስለዚህ እጥረት አለ ማለት ነው። አሁን ቅድም ያልኩት አንድ የጦር ጄኔራል ያሉት ምንድን ነው ሁለት አማራጭ የአሜሪካን እንግዲህ አልትፍርሳ በመካከለኛው ምስራቅ የአሜሪካ ብዛት ያላቸው ጦር ሰፈሮች አሉ። ከ200,000 በላይ የሚሆኑ ወታደሮቿ በዓለም ይገኛሉ። ከነዚህ ውስጥ በአካባቢያችን እንኳን ካለው ከኢራን ጋር ጦር ከ50,000 በላይ የሚሆኑ ወታደሮች አሜሪካ ይገኛሉ በተለያዩ የጦር ሰፈሮች። ያን ቦታ መከላከል ወይስ እስራኤልን መከላከል ምረጡ ሲሉ ለአሜሪካው ፕሬዚደንት ዶናልድ ትራምፕ እነዚህ የጦር ጄኔራሎች እንግዲህ የተናገሩበት። በእርግጥ ዶናልድ ትራምፕ ይህን አስተባብለዋል ከሁለት ቀን በፊት አይ ፍጹም የጦር መሳሪያ እጥረት የለብንም የነዚህ ሲሉ ተናግረዋል። ምናልባት ውስጥ ለውስጥ ግን ይህ ችግርም ምክንያት ሆኖ አሜሪካና እስራኤል እርምጃ የሚወስዱ ለዛ ይሆን? ይህ ማስሉ ይቻላል አንድ ጥያቄ ነው። እንግዲህ ከወዲሁ ያለ ሁኔታ ግን አሜሪካም ሆነ እስራኤሎች በአንድ ላይ በቅርብ ቀን ውስጥ ጠበቅ ያለ እርምጃ ይወስዳሉ የሚል ሁኔታ አለ። እንዳልኩት መልሶ የሚገኘው ዶናልድ ትራምፕ ጋር ነው። ምክንያቱም ማታ የተናገሩትን ጠዋት ሲሰርዙት እንደገና ሌላ ሀሳብ ሲያመጡ እና ሀሳባቸውን ሲቀያየሩ ይታያል። እንደማስበው ከሆነ ግን አማራጭ ስለሌለም ኢራን እዚህ በጣም እነዚህ ይሄ ስልጣን ላይ ያለው መንግስትና ግብራብሮቹ በይበልጥ ደግሞ አክራሪዎቹ ማለት ነው እነሱ በይበልጥ ደግሞ ያቤታው ዘቡና አጠቃላይ ይሄንን መንግስቱን ቢጠብቀው እነዚህ በጣም አክራሪ ከመሆናቸው የተነሳ እነሱ የሚፈልጉት ፍራቻ በሌለበት ያው ከሞትን አንድ ለመሞት የሚል ሁኔታ ነው አቋማቸው። ስለዚህ መንበርከክ ምልክት አያሳዩም። አሜሪካ አማራጭ ሳይኖራት ሲቀር እንግዲህ ካሁን በፊት ከነበረው ሌላ ጠበቅ ያለ እርምጃ ተወስዳለች በሁሉም ዘንድ እንግዲህ የሚነገር ነው።
0: እንደው ጥላሁን ሰዓታችንም እየጨረስ ነው። የሳውዲ አረቢያ ሁኔታስ እንዴት ነው? ሳውዲ አረቢያ ምናልባት የመንን ታጠቃለች የሚል ሁኔታ ያው ሁቲሞችን ይሄ እንደው እንዴት ነው ደው ሁለት ደቂቃ ነው የቀረችን።
1: እጠር ባለ ሁኔታ የሳውዲ አረቢያ እንግዲህ የመን በሁለቱ መካከል ሲጀምር ወደ 203 ዓመት ያስቆጠረ የተኩስ አቁም ስምምነት ነበር። ባለፈው በካሚኔ የቀብር ስነስርዓት ምክንያት ከየመን ወደ ኢራን ማለት ነው የጦር አውሮፕላን መግባትና መውጣት በቀብር ስለመሳተፍ ሲባል በሩ ተከፍቷል። ይህንን ሲጀምር መቆጣጠር ሲችል ሳውዲ አንቅላፍታ ነበር ማለት ይችላል። ያን ያዩትኝ ምናልባት ፈርተዋል በሚል መውጣትና መግባት ታቅዶ ተዘግቶ የነበረው በየመን በኩል ባለት ነው ወደ ኢራን መብረር ጭራሽ መውጣት መግባት የለለው ሲከፈት በቃ ሳውዲያ ካለፈ በሁለተኛው ማለት ነው እንግዲህ እንደገና ያው እንደውም ጥቃት የሚፈጸምበት ሁኔታ አለ። ከዚህ አጸፋዊ እርምጃ በየመን በኩል እንግዲህ በሳውዲያ ጥቅም ላይም እንግዲህ እርምጃ የወሰዱበት ሁኔታ አለ። አሁን የጦርነት በሳውዲያ በኩል ከፍተኛውን ስጋት ስለጣለና ይባስ ብሎ ደግሞ

0: መሆን ምናልባት እርምጃ ሊኖር ይችላል። ዞሮ ዞሮ ግን መጨረሻው የኢራን ሁኔታ እንድባት ካላገኘ ድረስ አካባቢያችን የተረጋጋ መስሎ አይታይም።
1: አሁን እንደተለመደው እጅግ በጣም እናመሰግናለን ለሰጠህን ሰፋ ማብራሪያ። መልካም ምሽቱን ልህ ክብራትና ክብራን አድማጮቻችን፣ ስርጭታችን ጋባዶ ለዚህ ፕሮግራም ሲሳካት ለቴክኒክ ባለሙያ የወራይ ፒከር ምስጋና ያደረሰው እያል መልካም ሌሊት ይሁንላችሁ። ጠዋት ከኔ ጋር እንገናኛለን።